0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን የለተ ቅዳሜ የለተ ሰንበት የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን መልካም የሰንበት ቀን እንዲሆን እንመኛለን። በለተ ቅዳሜ የጧት ፕሮግራማችን ከ6 ሰዓት እስከ 7 ሰዓት ባለው ፕሮግራማችን የቀጥታ ስርጭት ስለሌለን ዜና ወቅታዊ ዘገባና የጋዜጦች አምድን አናቀርብም። በእነሱ ፋንታ የተለያዩ ሙዚቃዎችን አዝናኝና አስተማሪ ፕሮግራሞችን እናቀርባለን። እንደተለመደው ፕሮግራማችን እስከ መጨረሻው እንድትከታተሉ እንጋብዛለን። ለተቅዳሜ ለተሰንበትም ጥሩ ቀን ሰላምና ፍቅር የሰፈነበት ቀን እንዲሆን ነው ምንመኘው። ፕሮግራሞቹም ይቀጥላሉ። ቆይታችሁም ከኛ ጋር እንዲሆን እንጋብዛለን። አንድ ሙዚቃ እንጋብዛችሁና የተለያዩ ጥንክሮችን እናቀርባለን።

የተከበራችሁ አድማጮቻችን ከሁሉ አስቀድመን እንኳን ለአዲሱ አመት በሰላም አደረሳችሁ እያል የብርሃነ ሰረቀ ወይም ሮሻሻናን በዓል በማስመልከት ያዘጋጀነው ልዩ የበዓል ፕሮግራም ወደናንተው ለማድረስ ተዘጋጅተን ቀርበናልና ቆይታችሁ አብሮን ይሁን። እስራኤል የራሷ ቀደምት ታሪክ ያላትና ብራሶ የዘመን አቆጣጥር አዲስ አመትን የምትቀበል ሀገር ነች። ያለፈው አመት ተጠናቆ ዛሬ አዲስ አመት ጀምረናል። አዲሱ አመትም የሰላም የፍቅር የጤናና እድገት እንዲሆንልን ልባዊ ምኞታችንን እንገልጻለን። አድማጮቻችን አዲሱን አመት ሞቅ ደመቅ ለማድረግ የተላዩ የአውድ አመት ዜማዎችን መርጠን አዘጋጅተናል። ነው ዝግጅታችንም በአውድ አመት ዜማ እንጀምራለን። አሁንም በድጋሜ መልካም አዲስ አመት ይሁንላችሁ ይሁንልን።

አድማጮቻችን በዜማው ዘና እንዳላችሁ ተስፋ እናደርጋለን። መላ ይሁዳውያን ሮሻሻናን የምናከብረው በልዩ ሁኔታና በመወቀ ስሜት እንዲሁም በአዲስ ተስፋ ተሞልተን ነው። ከአመት አመት በአዲስ ተስፋና ብሩህ ሐሳብ ተሞልተን አመት በዓልን ስናከብር ውስጣችን በደስታ የተሞላ ይሆናል። ያለፈውን አመት አልፈን ለአዲሱ አመት የተለያዩ ቅዶችን እንነድፋለን። ሮሻሻናን መላ ይሁዳውያን በታላቅ ስነ ስርዓትና ሃይማኖታዊ መገዛት እንድናከብር ቅዱስ መጽሐፍ በሆነው በቶራ ወይም ኦሪት ፈጣሪ ካዘዛቸው አምስት ዋና ዋና በዓላት አንዱ ነው። በኦሪት ዘሌዋውያን ምዕራፍ 23 ቁጥር 25 እንደተጻፈው እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ በሰባተኛው ወር በመጀመሪያው ቀን ረፍት ይሁን፣ በመለከት ድምፅ መታሰቢያ የተቀደሰ ጉባኤ ይሁንላችሁ፣ የተግባር ሥራ ሁሉ አታደርጉበት፣ ለእግዚአብሔርም የእሳት ቁርባንን አቅርቡ ይላል። በዚህ መሠረትም አዲስ ዓመትን በትሽሬ ወር እናከብራለን። አድማጮቻችን፣ ስለ በዓሉ ሃይማኖታዊ ትንተናውን ለመንፈሳዊ አባቶች በመተው እኛ ባህላዊ እይታውንና ተያያዥ ነገሮችን እንመለከታለን። ሮሻሻና የሚለው የዕብራይስጥ ቃል ትርጉሙ ሲተነተን ሁላችንም እንደምናውቀው ሮሽ ማለት ራስ ማለት ሲሆን ሻና ማለት ደግሞ ዓመት ማለት እንደሆነ ለሁላችንም ግልጽ ነው። ጠቅለል ባለ አነጋገር ሲተረጎም ደግሞ ሮሻሻና ማለት የዓመቱ ራስ ማለት ነው።

በመላው ዓለም የሚኖሩ ህዝቦች እንደየባህልና ወጋቸው አዲስ አመትን ሲያከብሩ ያለፈውን አመት ስኬትና ውድቀታቸውን በትዝታ እየቃኙ በመገምገም በአዲሱ አመት አዲስ ነገር ለመፈጸም በአዲስ መንፈስ ሲነሳሱ ማየትና መስማት የሰው ልጅ ሰው ሆኖ መኖር ከጀመረበት ጊዜ አንስቶ የነበረ ክስተት ነው። ነገም ይቀጥላል። እኛ ይሁዳውያንም በራሳችን እንድንኮራ የሚያደርጉን ብዙ መንፈሳዊና ሰው ሰራሽ ቅርሶች አሉን። ከነዚህ ውስጥ ማብዛኞቹ በፈጣሪ ታዘዙት በዓላት ይገኙበታል። በሮሽ አሻና ያለፈውን አመት ስኬት በአዲሱ አመትም ለመድገም የምንነሳበት አለያም ያለፈውን አመት ውድቀታችን በአዲሱ አመት አስተካክለን የተሻለ ውጤት የምናስመዘግብበትና በስኬት የምንጓዝበት እንዲሆን በመወቀ ስሜትና በአዲስ መንፈስ መነሳሳት ይኖርብናል። በመሆኑም አዲሱ አመት የሰላም፣ የፍቅር፣ የጤና፣ የብልጽግና፣ የደስታ፣ የስኬት፣ የበረከት፣ የአንድነት፣ የመከባበሪያና የመደጋገፊ አመት እንዲሆንልን ከልብ እየተመኘን በዓሉን ሞቅ ደመቅ ለማድረግ አንድ ዜማ እንጋብዛችሁ። ቆይታችሁ አብሮን ይሁን።

አድማጮቻችን በዜማው ዘና እንዳላችሁ ተስፋ እናደርጋለን። ቀጥለን በሮሻሻና ስለሚቀርቡ ምግቦች አጠር ያለ መረጃ እናቀርባለን። በሮሻሻና ዋዜማ ከሚቀርቡና ከሚበሉ የምግብ አይነቶች መካከል ያሳራስ፣ ማር በዳቦ፣ ተምር፣ ካሮትና የሮማን ፍሬ ዋነኞቹ ናቸው። እነዚህ የምግብ አይነቶች የሚበሉበት ራሱን የቻለ ልዩ ትርጉምና ምክንያት አላቸው። ያሳ ወይም የበግራስ ያሳው ራስ የሚቀርበው በአዲሱ ዓመት አምላካችን ለመልካም ነገር ሁሉ ራስ አድርገን ብለን መልካም ምኞታችን መግለጫ እንዲሁም እኛ ይሁዳውያን ራስ እንጂ ጅራት አይደለንም ማለትም የመጀመሪያ ህዝቦች እንጂ ተከታዮች አይደለንም ለማለት እንደሆነ ይነገራል። ማር በዳቦ በአዲሱ ዓመት አምላካችን ህይወታችንን እንደ ማር የጣፈጠ ያደርግልን ለማለት የምንመገበው ነው። የሮማን ፍሬ የሮማን ፍሬ ከ613 በላይ ፍሬዎች ስላሉት ፈጣሪ አምላክ መጪውን ህይወታችን እንደ ፍሬው ያብዛልን ለማለት ሲሆን በአብዛኛው በኦሪት የታዘዙ አድርግና አታድርግ የሚሉ 613 ትእዛዛትን ይወክላል ይባላል። ተምር ተምር የምንመገበው ፍሬው ጠንካራ ስለሆነ እኛንም እንደ ፍሬው ጠንካራ አድርገን ለማለት ነው። ካሮት ካሮት የምንበላው በኢቭራይስት ጌዘር የሚለው ቃል ስላለውና ይህም ግዚራ ወይም ፍርድ ከሚለው ቃል ጋር ተያያዥነት ስላለው አምላክ ስኬዮም ኪፐር ባለው ጊዜ በሚሰጠው ፍርድ በመልካም መዝገብ እንዲያሰፍረን ለመመኘት ነው። እንዲሁም የካሮት ስር ወደ ታች ስለሚስፋፋ እንዲህ አስፋፋን ለማለት ነው። እንዲሁም ሌሎች የምግብ አይነቶች በዚህ ቀን ይቀርባሉ። ብዙ ቤተሰቦች ባንድ ላይ በመሰባሰብ ባህሉን የማክበር ልምድ አላቸው። የተከበራችሁ አድማጮቻችን በዝግጅታችን ዘና እያላችሁ እንደሆነ ተስፋ እናደርጋለን። ቀጥለን በሮሻሻና ሾፋር ወይም ቀንደ መለከት ለምን እንደሚነፋ አጠር ያለ መረጃ እናቀርባለን። በሮሻሻና የሚከናወነው ሌላኛው ሃይማኖታዊ ስነ ስርዓት የሾፋር ወይም ቀንደ መለከት የመንፋት ስርዓት ነው። በዚህ የሮሻሻና በዓል ላይ የሚነፋው ሾፋር የሚሰራው ቢያንስ አንድ ዙር ከተጠመዘዘ የበግ ቀንድ ነው። የቀንዱ መጠማዘዝ ታላቁ የእስራኤላውያን አባት አብርሃም ልጁን ይስሐቅን ፈጣሪ አምላክ እንዳዘዘው ሊሰዋው ባለ ጊዜ አምላክ ያደረገውን ተአምር ለማስታወስ ነው። በኦሪት ዘሁልቁ ምዕራፍ 29 ቁጥር 1 ላይ እንደተገለጸው በሰባተኛው ወር በመጀመሪያው ቀን የተቀደሰ ጉባኤ ይሁንላችሁ፣ የተግባር ሥራ ሁሉ አታደርጉበት፣ መለከት የሚነፋበት ቀን ይሁንላችሁ ይላል። አዲስ ዓመት ብሩህ ተስፋን ሰንቆ ይመጣል። አዲስ ዓመትን ስናስብ ሁሉም በአዲስ ዓመት አዲስ ተስፋ ፊት ለፊቱ የሚጠብቀው መሆኑን ገነዘባለን። እኛም በተስፋ ተሞልተን ነገ ጥሩ ነገር ለመስራትና ስራችን በቅድ መርተን ስኬታማ እንድንሆን ዛሬውኑ መነሳት ይገባናል። ዘመን ሲለወጥ ሁላችንም የተሻለ ነገር በመስራት ለሀገር ለወገንና ለራሳችን ጠቃሚ ዜጎች ልንሆን ይገባል።

0: ክብራትና ክብራን አድማጮቻችን በዛሬ ባልና ኪነ ጥበብ ፕሮግራማችን ከድምጻዊት ኢየሩስ መለሰ ጋር ቃለ ምልልስ እናካሄዳለን። እሷን በስልክ መስመራችን ትገኛለች። ኢየሩስ እንደምናለሽ?
1: እግዚአብሔር ይመስገን። እንዴት አላችሁ?
0: እኛ ደህና ነን። እንግዲህ አዲስ አመት እንኳን አደረሰሽ።
1: እንኳን አብሮ አደረሰን።
0: ጥሩ እናመሰግናለን። አሁን የሙዚቃ ህይወት በኢትዮጵያ እንዴት ነው? ያለሽበት ሁኔታስ ምን ይመስላል?
1: በኢትዮጵያ የሙዚቃ ህይወት በጣም ከባድ ነው ማለት አውጥተህ የምትሰራበትና የምታገኝበት ነገር ብዙ ርቀት አለው። እግዚአብሔር ይመስገን እየታገልን ነው። እንግዲህ
0: ቀላል አይደለም፣ ይገባናል። በዘመናዊ ቴክኖሎጂዎች በመስፋፋታቸው ዩቲዩብ በመብዛቱም ያው የእናንተ ስራ አድካሚ እንደሆነ ይገባናል።
1: አዎ፣ በጣም በጣም።
0: ሰሞኑን ቤተ እስራኤል ቁጥር 2 የተሰኘ ዜማን ለቀሻል። ተቀባይነቱ እንዴት ነው?
1: እግዚአብሔር ይመስገን አጭር ጊዜ ነው እንግዲህ ከተለቀቀ። ከተለያየ ሀገር የሚደውሉልኝ የኮሜንት ውስጥ ስገባ ማያቸው ነገሮች የሚያበረታቱ ናቸው። እግዚአብሔር ይመስገን ደስ የሚል ይዘት አለው። ተመስገን። ቲክቶኩም ምናምንም አሪፍ ነው። ተመስገን። እግዚአብሔር ይመስገን።
0: ጥሩ ነው። እስኪን ዜማ ጋብዥን።
1: ወዳጀ ወይ ብሎ ሲጠራ ጎንደር እና ቤት ሲያምር የመውደዱ ጀግና የፍቅሩ ባላባት ወገራ ነው ዳባት ቋራ ላይ ሲተኮስ ደሞናና ዳር አገር ይሰማል ደሞናና እንኳን እስከ ሞራ ደሞናና ከንፋስ ይቀድማል ደሞናና አገራችን ጎንደር ደሞናና መልሶ አገራችን ደሞናና የትም አገር ብንሄድ ደሞናና አለሽ በልባችን ደሞናና። ይህን ይመስላል።
0: በጣም ደስ ይላል። እስኪ እዚህ ስቱዲዮ ያለውን ደግሞ እናጫውተውና ተመልሰን እንገናኛለን።

0: በጣም ደስ የሚል ነው። የሩስ እንግዲህ ቁጥር 1ም ካሁን በፊት አውጥተሽ ነበርና ቁጥር 1 ላይ የነበረው ተቀባይነት ነው ወደ ቁጥር 2 ያመጣሽ?
1: አዎ በጣም ቁጥር 1 ከህዝብ ጋር አስተዋውቀኛል። በተለይ እስራኤል ሀገር የሚኖር ወገኖቼ ማውቀው የለም ብዬ አስባለሁ። እግዚአብሔር ይመስገን ወደ ቁጥር 2 እንደገባ የህዝብ ብርታት የሰጡኝ ጉልበት በገንዘብም በተለያየ ነገር አግዘውኝ ወደ ቁጥር 2 የመጣሁት ከቁጥር 1 ተነስቼ ነውና እግዚአብሔር ይመስገን አሪፍ ነበር። ማለት ከምነግር በላይ በጣም ህዝቡ የሚሰጠኝ ነገር ከዛው ነው ከዚህ መጣው ፈልገው ያገኙ እና በጣም ብርታት ሰጥቶኛል ጉልበት ሰጥቶኛል እግዚአብሔር ይመስገን።
0: በጣም ጥሩ። እንደው ቤተ እስራኤል ቁጥር 3 4 5 እያለ ይቀጥላል ወይ?
1: አዎ እንግዲህ ከእግዚአብሔር ፍቃድ ጋር እንደነገርኩ የሙዚቃው ኢንዱስትሪ በጣም ከባድ ነው። የምታወጣውና የምታገኘው ነገር ተስፋ ያስቆርጣል። ግን ደግሞ እግዚአብሔር በሕይወት ካለ ነገም ሌላ ቀን ነውና አሁን ወደ ቁጥር 2 እንደመጣሁ ተይ እንደዛ የሚያግዙ ቤተሰቦች ነገም ደግሞ ሌላ ቀን ነው። እኔም ደግሞ የተሻለ ነገር ላይ ከሆንኩኝ የማልቀጥልበት ምንም ምክንያት የለኝም እቀጥላለሁ ብዬ ነው ማስበው ከእግዚአብሔር ፍቃድ።
0: ጥሩ። እስኪ ለማስታወስ ያክል ቁጥር 1ን ትንሽ ተጫዋችልንና እዚህ ስቱዲዮ ያለንን ጋብዘው።
1: የስመ ጥሩ የጀግና ሀገር ትናፈቃለሽ ውቧ ጎንደር፣ ሁሌ ልሻለው ውብ የጎንደር የፋሲለደስ የኢያሱ ሀገር፣ የፋሲለደስ የኢያሱ ሀገር እናት አለሜ ውቧ ጎንደር፣ እናት አለሜ ውዷ ጎንደር

0: በጣም ጥሩ ነው። በጣም ነው እናመሰግን። እንደው የሩስ አሁን ምን እየሰራሽ ነው? በሙዚቃው ዘርፍ አልፎ አልፎ ነጠላ ዜማዎችን ማውጣት ነው ወይስ ሌላ በቋሚነት በሙዚቃው ዘርፍ ምሰሪው ነገር አለ?
1: እስካሁን ያው ምሽት ቤቶች ተቀጥሬ ነው ምሰራ። የተለያየ ቦታ ከሙዚቃው ውጭ ሌላ ስራ የለኝም። እንዳየው ያው የአቅሙ ጉዳይ ነው ነጠላ ዜማ እንድሰራ የሚያደርገኝ። አቅም ቢኖረኝ ሙሉን የመስራት ሙሉ ለማሳተም ፈቃደኛ ነኝ። ግን ያው ከአቅሙ አንጻር እስካሁን በነጠላ ዜማዎች ነው እየመጣሁ ያለሁት እና በተለያየ ቦታ ሰራ ነበረ በሰው ቤት ተቀጥሬ። አሁን ደግሞ እግዚአብሔር ይመስገን የራሴ ምሽት ቤት ይዤ እየሰራሁ ነው እና ከሙዚቃ ውስጥ ነው ያለሁት። ከሙዚቃ ውጭ
0: የት ነው ያለ ምሽት ቤትሽ? ማን ይባላል?
1: ምሽት ቤት ላምበረት መናሪያ አካባቢ ኢየሩስ መለሰ የባህል ምሽት ይላል።
0: ያው እነዚህንና ሌሎችን ዜማዎችም እዛ ምሽት ቤት ትጫወታላችሁ?
1: አዎ በደንብ ስራዎችን በደንብ ነው የሚጫወተው። የእኛ ሰዎች ይመጣሉ፣ ከሱ የሚመጡ እንግዶች ይመጣሉ። እግዚአብሔር ይመስገን እና ይጫወታለሁ። በምሽት ቤቴ ራሴን ስራዎች ይጫወታሉ።
0: ጥሩ። እንደው ቤተ እስራኤል የሚሉ ዜማዎችን ለመስራትም እንደገና ከኛው ህብረተሰብ ጋር ያለሽ ግንኙነት በምን የተነሳ ነው? አንቺ ባለፈው ቃለ ምልልሳችን አንቺም የቤተ እስራኤላዊ ዘር እንዳለብሽ ነው የነገርሽን እና ከዚህ አንጻር ነው ወይስ ህብረተሰቡን ከመውደድ አንጻር ነው?
1: ትልቁ መነሻዬ ቤተ እስራኤል ስለሆንኩ ነው። ከዛ ደግሞ እወደዋለሁ ህዝቡን። እንደገና ብዙ ታሪክ አለው ያልተሰራ። አሁን ድሮ አንጠረኛ ሸክላ የሚሰራ እንደ ነውር እንደ ስድብ ነበረ። ያ ትልቅ ሙያ ነው። ህዝቡ ያው በደንብ እንትን ሳይለው ስለነበር እንደ ስድብ፣ ብረት ቀጥቃጭ ምናምን እንደ ስድብ ይቆጠር ነበረ እና ትልቅ ሙያ ነው እና ከዛ የተነሳ ከእድገቴም የተነሳ ነው ያተኮርኩበት። ራሴን ቤተ እስራኤል ስለሆንኩኝ ከህብረተሰቡ ጋር ማድረስ ያደግኩ ህዝቡን ወደዋለሁ እግዚአብሔር ስለሆንኩኝ እዛ የተነሳ ነው።
0: ጥሩ።
1: በደንብ እየጋፋ ስሜቱን ስትሄድ።
0: እናመሰግናለን። ሌላው እንደው ከህዝብ ጋር ይበልጥ ያስተዋወቀሽ ዜማ የቱ ነው እስካሁን ከሰራሻቸው ዜማዎች መካከል?
1: እስካሁን ከህዝብ ጋር ያገናኘኝ የምወድሽ ጎንደር ለአራት የሰራ ነው። እወዳለሁ ጀግና ብቻዬን የሰራሁት ነጠላ ዜማ ከህዝብ ጋር አገናኝቶኛል።
0: ጥሩ። እስኪ የምወድሽ ጎንደር ላይ ብዛት አላችሁ፣ አንድ አራቱ ናችሁን የሰራችሁት። ከዛ ውስጥ ያንቺን ተጫዋችልን፣ ያንቺን ፓርት።
1: ስሙን እንደ መብረቅ ከሩቅ ይፈሩታል፣ ጠጅ ወዶ ጎንደሬ ለጠላው ፊት መስቷል። አትንኩ ነው እንጂ ካልነኩት አይነካም፣ በለሳ አርማጭሆ ክብሩን አያስነካም፣ በለሳ አርማጭሆ ክብሩን አያስነካም።

0: ጥሩ ነው። በጣም ነው እናመሰግን። በእውነት እንደዚህ አይነት ባህል ስራዎች የህብረተሰቡን ነባር ትውፊቶች ባህሉን እምነቱን ብዙ ነገሮችን የሚጠቅሱ ስለሆነ በጣም ቆንጆ ነው። እናመሰግናለን። እንደው ለህብረተሰቡ የምታስተላልፊው መልእክት ካለ?
1: ለህብረተሰቡ ማስተላልፈው በመጀመሪያ ደረጃ አገር ሰላም ሲሆን ነው። ከሱም በእስራኤል ሀገር በነበረው ነገር መረጋጋቱ በጣም ደስ ብሎኛል። በኢትዮጵያ ያለው ነገርም ሀገራችን ሰላም ያርገው እና ቤተ እስራኤል እንደመሆን የመጠን ፕሮሰስ አለኝ። የተጀመረ ልጆች አሉኝ፣ እህት ወንድሞች አሉኝ እና ፕሮሰሱ እስከሚሳካልኝ የሚሰማኝ አካል ካለ እንደ ማንኛውም መድረክ ተስተካክሎልኝ ተመቻችቶልኝ መጥቼ ከወገኔ ጋር ከምወዳት ሀገር መድረክ ተዘጋጅቶልኝ ስራዬን ባቀርብ በጣም ደስ ይለኛል እና እንኳን አደረሳችሁ እላለሁ። ለረሻሻና በኢትዮጵያ ለአዲስ አመት እንኳን አደረሳችሁ እላለሁ። ይሄ ነው ያለኝ መልእክት።
0: ጥሩ መልእክቱ ደርሷል። እንደው በዚህ ሙዚቀኞችን በማስመጣት ዙሪያ የሚሰሩ ሰዎች አንቺንም እዚህ አምጥተው ስራሽን ህብረተሰቡ እንድታሳይ ቢሆን የተሻለ ነው እንላለን። በጣም ነው እናመሰግነው። መልካም አዲስ አመት። አግዛሚያ ሻናቶቫ እንላለን በኢቨራይስት። አንድ ዜማ ካለ የበዓል መሰናበቻ?
1: ጠሩልኛን ጀግናን ያንን ስመጥሩ ጎንደር ነው አገሩ። አወዳለው ጀግናን ኮራጀነኝ አለ አንደት የድ ያለ ገዳየ ገዳየ ገዳየ ገዳየ ገዳየ ገዳየ በማተዋዳሪ ሰው ወዶ ማይከዳ ጎንደር ያውቅበታል ሲቀበል እንግዳን አትውረድ አላልኩም አዘዞ በታሽ ተንቢያላም ያለምዳል እንኳን የሰው ልጅን ተው ደማም ተው ደማም ደማማ ደማማ

0: በጣም ጥሩ ነው። በጣም ነው እናመሰግን ድምጻዊት ኢየሩስ መለሰ። በሚቀጥሉት ጊዜያት ዝመጥተሽ ስቱዲዮ ላይ ቀለምልስ እንድናደርግ ነው ምኞታችን። ላንቺም ለቤተሰቦችሽም አዲስ አመት የሰላም የፍቅር የደስታ ይሁን። በጣም እናመሰግናለን።
1: እኔ ማመሰግናለሁ። ሰብል ላይ መስገያልካም የማመሰግናለሁ።
0: እናመሰግናለን። ቻው
1: ቻው።

የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው ፕሮግራም ይህን ይመስላል። በአዲስ አመት ጥሩ ነገር እንዲገጥመን ነው ምኞታችን። በእያላችሁበት መልካም አዲስ አመት፣ መልካም በዓል፣ ሻናቶቫ መልካም ጊዜ እንመኛለን። ተጀመርነው ዜማ እንሰናበታለን። አዘጋጅና አቅራቢ ሰጠኝ ዘመነ፣ መልካም አዲስ አመት፣ መልካም በዓል።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያሰራጨውን ዝግጅት እንሆ ጀመረ።
2: ሰላም ተነስተልኝ ተከበራችሁ አድማጮቻችን እንደምን ቆይታችኋል? መልካም አዲስ አመት ሸናቶባ ያን የቀኑ ስርጭታችን እንሆ ጀምረናል። ዛሬ ለቱ እንደብለን ዘመን አቆጣጠር ዮም ዮም ሻባት ትሽ አለፍ በትሽሬ ሄፍታሽን ፔዛይን እንደ አውሮፓ ዘመን አቆጣጠር ሴፕቴምበር 12 2026 እንደ ኢትዮጵያ ዘመን አቆጣጠር ደግሞ መስከረም 2019 ነው። ለተለመደው ስርጭታችን በዜና እንጀምርና ወቅቱን በተመለከተ የዜና ትንታኔ እንዲሁም በዓሉን በተመለከተ የተለያዩ ዝግጅቶች ኖሩናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን። ያናህኑ ወደ ዜና ወስዳችኋለሁ። በቅድሚያም አርስተ ዜና። በቢንያሚና አካባቢ የሽብር ፈጠራ ድርጊት ሙከራ ተደርጎ ነበር። የኢራን አንድ ከፍተኛ ባለስልጣን አሜሪካ ወደ ሰላም ድርድር እንድንመለስ የተማጸነች ነው ሲሉ ተናገሩ። የኦክቶበር 11 2001 ጥቃት በአሜሪካ ከመድረሱ በፊት ሲአይኤ መረጃዎችን ሰብስቦ ለፕሬዝዳንቶች እንደሰጠ ተገለጸ። በተባበሩት መንግስታት የእስራኤል አምባሳደር ንግግር አድርገው ከሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝሩን እንሆም በቢንያሚያ አንድ ሽብርተኛ የሽብር ፈጠራ ሙከራ አድርጎ ነበር። ማንነቱ ያልታወቀ ግለሰብ የሽብር ፈጠራ ለማድረግ ያሰበውን በመኪና እንደነበር ተገልጿል። ሽብርተኛው የሽብር ፈጠራውን መኪናውን በአካባቢው አካባቢውን ሲፈትሹ በነበሩ ወታደሮች ላይ በፍጥነት በማሽከርከር ሊገጫቸው ሲሞክር የወታደሮቹ ንቃት ግን ይህን ሽብርተኛ በጥይት በመተኮስ መኪናዋ እንድትገለበት አድርገዋል። በመጨረሻም በተጠጉት ሰዓት መኪናዋ ከተገለበጠችበት ውስጥ ሹፌሩ ወጥቶ እንዳመለጠ ታውቋል። ምንም አይነት ጉዳት በወታደሮቹ ላይ እየደረሰ የለም። የኢራን አንድ ከፍተኛ ባለስልጣን አሜሪካ ወደ ሰላም ድርድር እንድንመለስ የተማጸነች ነው ሲሉ ተናገሩ። እንደኔ ባለስልጣን እንደሆነ የአሜሪካ ፕሬዚዳንት ወደ ሰላም ስምምነት ውይይት ለመመለስ ይፈልጋሉ፣ ፈቃደኞች ናቸው ሲሉ በሊባኖስ እየታተመ የሚሰራጨው አልማዳን የተሰኘ ለሂዝቡላ ቅርብ የሆነ የቴሌቪዥን ጣቢያ ተናግሯል። ምክንያቱም አሜሪካ በጦርነቱ ያገኘችው ድል እንደለለ ስላወቀች ወደ ሰላም ድርድር መመለስ ፍላጎት እንዳላት አስተውቀዋል። ይህ በዚህ እንዳለ የኢራን ፕሬዚዳንት ፓዚሽካን አሜሪካና እስራኤል እኛ እጅ እንድንሰጥ ይፈልጋሉ፣ ነገር ግን የኢራን ህዝብ ለኢራን ህዝብ ለጉልበተኝነትና ኃይልን ለሚጠቀም አይንበረከክም ሲሏል አስተውቀዋል። በይህንም የተናገሩትን ብሬክስ በተሰኘው ውይይት ሀገራት የሚያደርጉት ውይይት በህንድ ውስጥ እንደሆነ ተገልጿል። እኛ ለድሆች አዛኞች ነን፣ ለአናሳ ብሔረሰቦችም የምንታገል ነን በማለት አስታውቋል። ታዲያ እኛ ቴሮሪስት ይሉናል፣ እንዴት ለደካማ ለአዛኝ ለደካማና ለአናሳ ማህበረሰብ የምንጥር የምንደክም ሰዎች እንዴት ቴሮሪስቶች እንባላለን? ቴሮሪስትስ እንዳውም በህዝብን በግፍ የሚገድል ህዝብን በግፍ የሚጨፈጭፍ በሌላውን የአንድን ሀገር መሰረተ ልማት የሚያፈርስ ይህ ነው ቴሮሪስት በማለት ተናግሯል። የኢራን ህዝብ ግን አይንበረከክም እጅ አይሰጥም ሲሉ መናገራቸውን ቃል አቀባያችን ራም ብራንዴስ አድርሶናል። በአሜሪካ የደረሰው ጥቃት የኦክቶበር 11 2001 ጥቃት ከመድረሱ በፊት ለፕሬዚዳንት ቡሽ እና ለፕሬዚዳንት ክሊንተን ሲአይኤ ደረስኩበት ያለውን መረጃ ማሳየቱና ማስረከቡን ተገለጸ። በተለይ ከ1998 ጀምሮ እስከ 2000 ዓ.ም ድረስ ሲአይኤ የደረሰበትን መረጃ በተለይ አልካይዳ የተሰኘው ሽብርተኛ ፈጣሪ ድርጅት በኡሳማ ቤንላደን የሚመራ የነበረው ከአሜሪካ ላይ የሽብር ፈጠራ ጥቃት ድርጊት ለማድረግ እቅድ እንዳለውና እየተዘጋጀም እንደነበር የደረስንበት መረጃ አስረክበናል ሲሉ መስገቡ አሁን ተገልጿል። ነገር ግን የደረሳቸውን መረጃዎች በማገናኘት በማጤን የሽብር ፈጠራ ድርጊቱን ለማጥቃት አልተቻለም። እንደታሰበውም አልቃይዳ እንዳሰበውም በኡሳማ ቤንላደን የሚመራው ሴፕቴምበር 11 2001 ላይ ሁለት መንትዮችን ህንጻዎች በኒውዮርክ የሚገኙትን መደርመሱ በአውሮፕላን ጥቃት አድርሶ መደርመሱ የሚታወስ ነው። 2097 ሰዎች አሜሪካንም መገደላቸው ይታወሳል። ይበዚህ እንዳለ በተባበሩት መንግስታት የእስራኤል አምባሳደር ሆነው የሚያገለግሉት ዳኒ ዳኖ እንደተናገሩትም ዛሬ እኛ ከአሜሪካ ህዝብ ጋር ከጎንን ቆማለን፣ እኛ እስራኤላውያን ከቴሮሪስቶችና ሽብርተኞች ጋር ያለውን ችግር በደንብ እናውቀዋለን፣ ሽብርተኝነትን እንዋጋለን፣ ሴፕቴምበር 11ን አንረሳም፣ ለሞቱት ነፍስ ይማር፣ ባንድ ላይ ሽብር ፈጠራ ድርጊትን እንዋጋለን ሲሉ በ ተባበሩት መንግስታት የእስራኤል አምባሳደር ነው የሚያገለግሉት በትዊተር ገጻቸው ጽፈዋል። የፋርስ ባህረ ሰላጤው ጥቃት በሳውዲ አረቢያ ላይ አጥፍቶ ጠፊ ጥቃት መደረጉ ተገለጸ። ይህም በሳውዲ አረቢያ የነዳጅ ማጣሪያ ቱቦ ላይ ጥቃት መድረሱ ተገልጿል። የዚህን አጥፍታ መልስ ሳውዲ አረቢያ ለመመለስ ፍላጎት ቢኖራትም ነገር ግን ለሌላ ጊዜ ማራዘማን ኢራቅ ደግፋለች። የኢራቅ መንግስት እንደተናገረው በሳውዲ አረቢያ ላይ የሚደረገው ማንኛውንም ጥቃት እናወግዛለን፣ ከባልደረቦቻችንና ከወዳጅ ሀገራት ጋር በመሆንም እነኚህን ነገር ለመቅረፍ እንታገላለን እንሰራለን ሲሉ ማስተውቀዋል። በሳውዲ አረቢያ የነዳጅ መተላለፊያ ቱቦ ላይ ጉዳት እንደደረሰና ቃጠሎም እንደነበር ለተወሰነ ሰዓታትም ስራ አቁሞ እንደነበር ተገልጿል። አቡላ የተሰኘው በሽታ የተስፋፋ መምጣቱ ተገልጿል። በተለይ በአፍሪካ በዲሞክራቲክ ኮንጎ በሽታው በቅጽበት የተስፋፋ መስፋፋቱ ተገልጿል። እስካሁን ድረስ ከ7000 በላይ ሰዎች በዚህ በሽታ መያዛቸውና ወደ ተለያዩ ከተማዎች በሽታው እየተስፋፋ እየተንሰራራ መምጣቱን ተገልጿል። ሁሎን የሚገኘው ቮልሶን ሆስፒታል የአመቱ የመጀመሪያ ህፃን ዛሬ ጠዋት 7 ሰዓት ከ43 ደቂቃ ላይ በ365 ግራም ክብደት ያለው ተወለደ። መልካም ተወልዷል፣ እንኳን ደስ አላችሁ እንላለን ለቤተሰቦቹ። የአየር ጸባይ ሁኔታ የሙቀቱ መጠን ይጨምራል፣ በነገው ዕለት ሙቀቱ ይጨምራል ይላሉ። የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 29 ዲግሪ ሴንቲግሬድ፣ ቴላቪቭና አካባቢዋ 31፣ ሃይፋና አካባቢዋ 30፣ ጽፋትና አካባቢዋ 31፣ ሙትባህርና አካባቢዋ 35፣ ቤርሸባና አካባቢዋ 33፣ ኤላትና አካባቢዋ 38 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ክብራትና ክብራን አድማጮቻችን በድጋሜ እንቁጣጣሽ እንኳን አደረሳችሁ ሻናጦባ በማለት የሰዓቱ ዜና በዚሁ አገባደናል።

የተከበራችሁ አድማጮቻችን መልካም አዲስ አመት ይሁንላችሁ ያልኝ በያላችሁበት ጥሩ ጊዜ እያሳለፋችሁ እንደሆነ ባለሙሉ ተስፋ ነን። እኛም እዚሁ ነን። እንግዲህ አዳዲስ ዜናዎችን ከጣፋጭ የባህል ሙዚቃ በተለይ አዲስ አመትን ምክንያት በማድረግም የስልክ ውይይት ይኖረናል። በየአካባቢው ከቤተሰብ ከቤት ዘመድ አዝማድ ጋር ናችሁ። መልካም አዲስ አመት እያሳለፋችሁን ባለ ተስፋ ነን። መልካም አዲስ አመት ይሁን። አሁን ትንሽ ያለውን ተጨባጭ ሁኔታ ለመግለጽ ያህል በፋርስ ባህረ ሰላጤ አካባቢ እንደገና ሁኔታዎች የተቀሰቀሱ ወደ ጦርነት የሚያስመጣ አዝማሚያ ይታያል። በተለይ ሁቲሞች በየመን ውስጥ የሚያደርጉት ጥቃት እየገሰገሱና ጥቃት እያደረሱ ወደ አንድ አዲስ ከተማዎችን እየተቆጣጠሩ ይገኛሉ። በተለይ ወደ ሳዑድ አረቢያ በዛሬ የሚያስወነጨፉት ሚሳኤሎችም ከባድ ጉዳት በሳዑድ አረቢያ የቱቦ የነዳጅ ቱቦ ማስተላለፊያ ላይ ከባድ ቃጠሎ መድረሱ ተገልጿል። ቅድም በዜናም ተስተውቀናል። ሳውዲ አረቢያ ማጠፊታውን ለመመለስ ፍላጎት ቢኖራትም ለጊዜው ግን ዘገይታለች። ወደ ሌላ ጊዜ እንዳስተላለፈችው ያሳወቀች ቦታለ። የኢራን መንግስትም የኢራቅ ይቅርታ መንግስትም በዚህ ዙሪያ የደገፈበት ሁኔታ አለ። ምንም ማንኛውም ሆነ በኢር ሳውዲ አረቢያ ላይ የሚደረገውን ጥቃት እናወግዛለን በማለትም ግልጽ የሆነ መልእክት ማስተላልፈዋል። እንደሚታወሰው በአሁኑ ሰዓት በሆድ ውስጥ በኒው ዳሊ የብሬክስ ሀገራት አባላት ውይይት እያደረጉ ይገኛሉ። እንግዲህ ብሬክስ ማለት እንግዲህ አሜሪካን ለመቀየር የሚለውና ለአሜሪካ ተግዳራሪ ለመሆን የተቋቋሙ ሀገራት ናቸው። እነዚህ ሀገራት እንግዲህ የራሳቸውን ገንዘብ በማድረግ ያው ዶላርን ለመቀየር ዶላም ዓለም አቀፍ መገበያያ ገንዘብ እንደመሆኑ መጠን እሱን ለመቀየርና የራሳቸውን የሆነ ለማካሄድ የሚያደርጉት ጥረት ነው። ከዚህም የተለያዩ ሀገራት ያሉበት ነው። ብራዚልም ያለችበት ሀገር ነው። በዚህ ዙሪያም እንግዲህ ሆድ ውስጥም ይሄ ውይይት እየተደረገ ይገኛል። በዚህ ላይ ነው እንግዲህ የኢራኑ ፕሬዚዳንት ናሲ ኢራን ወይም ፕሬዚዳንቱ ፓዛሽኪያን በመምጣት የተወሰኑ ከፍተኛ የኢራን ባለስልጣናት በፋርስ ባህረ ሰላጤው በኩል ያለውን ችግር ለመቋቋም እንደገና አዲስ የወል ስምምነት ያደርጋሉ በማለት የተነግረዋል። በትናንትናው ዕለት ማለት ነው። በዚህ ስብሰባ ላይ የተናገሩበት መክትም ይህም በተለይ ኦማን ያለችበት በአንድ ላይ በሆርሙዝ መተላለፊያ ባህር ወሽመጥን በማስመልከት ሁለቱ ሀገራት ተስማምተው ለማሳለፍ ወይም የነጻነት የሆርሙዝ መተላለፊያ በነጻነት እንዲተላለፉ ነው መርከቦች እንዲያልፉ ሸቀጣቸው ንግዳቸው እንዲያስተላልፉ ጥረት እናደርጋለን እንስማማለን ብለዋል። በዚህም ላይ እንግዲህ በፓዘሽካ እንደተናገሩት ከሆነ የማሌዚያው ፕሬዚዳንት ባሉበት እና ከሌሎች ሀገራት ጋርም ሆኖ ይህን ነገር እንደሚደግፉ ነው። ኢራን በጦርነት ለመመለስ አካባቢውን በጦርነት ለማቀጣጠል በፍጹም ፍላጎት የላትም፣ እንዳውም እጇን ወደ ሰላም ትዘረጋለች ሲሉን ተናግረዋል። ይህን የሚያደርጉት ግን አሜሪካና ኤሮፓ እንዲሁም እስራኤል በመሆናቸው እኔ እነሱን አካባቢያችን የጦርነት ቀጠና ለማድረግ የሚያደርጉትን ሂደት እኛ አንደግፍም በማለት የተናገሩት ሁኔታ አለ። ቀደም ሲል እንደተናገሩ ግን ሴፕቴምበር 11 2001 ላይ ሁላችንም እንደምናስታውሰው ሁለቱ አሜሪካ ውስጥ በኒውዮርክ ይገኙ የነበሩትን ሁለት መንትዮች በሁለት አውሮፕላን ጥቃት እንደተደረመሱ ሁላችንም እናስታውሳለን። ያው በወቅቱ እንግዲህ ነበር ለዚህ ጥቃት ከመድረሱ በፊት ሲአይኤ ለተለይ ከዛ ቀደም ብሎ ለነበሩት ለክሊንተንና ለጆርጅ ቡሽ ይሄን ክስተት አልካይዳ የተሰኘው የሽብር ፈጠራ ድርጅት በተለይ ኡሳማ ቢን ላደን የሚመሩት በአሜሪካ ላይ ከፍተኛ ጥቃት ወይም ሽብር ፈጠራ ድርጊት ለማድረግ ጥረት እንደሚያደርጉ እቅድ እንዳሉበት ደርሰውበት ነበር። ይህንም መረጃ ለፕሬዚዳንቶችም እንደቀረበላቸው አሁን የሚወጡ አዳዲስ ሰነዶችም ዶሴዎች እያሳዩ ይገኛሉ። በዚህ ላይ ነገር ግን እነኚህን ነገሮችን ተቀብሎ በአንድ ላይ በማገናኘት መፈተሽ ወይም ጥልቅ ስራ አልተሰራበትም። ያ ቢደረግ ኑሮ
ሰፕቴምበር 11 2001 ላይ ደረሰው ጥቃትን መግታት ይቻል ነበር። እዛ ላይ ብቻ ሳይሆን እንደገና ከአሜሪካ የመከላከያ ሚኒስትር ፔንታጎን ላይም ጥቃት መድረሱም እናስታውሳለን በወቅቱ በዛን ወቅት። ስለዚህ ይሄን ነገር አልተደረገም በማለት አሁን የሚወጡ አዳዲስ ማስረጃዎች እየተገለጸ እየተናገሩ ይገኛል። የሊባኖስ ወደ ሊባኖስ በመምጣበት ሰዓት ደግሞ የሊባኖስ ፕሬዝዳንት ወደ ደቡብ ሊባኖስ ለመጀመሪያ ጊዜ ማለት ነው መጣው የጎበኙ። እንግዲህ እነዚህ ሀገር ወደ ደቡብ ሊባኖስ የመጡበት ቀደም ሲል ሂዝቡላ ይጠቀምባቸው የነበረና ሂዝቡላ በኃይል ይዞት የነበረው ነው። በእነዚህ በጣ መጣው ጉብኝት ያደረጉ ነው። በዚህ ጉብኝት ሰዓታቸው የመጡበት ዋናው ምክንያት የአካባቢው በደቡብ ሊባኖስ የሚኖሩትም በጫና ስላደረጉባቸው ነው ወደ ሊባኖስ ለመጠቅለል እንደሚፈልጉ። ለዚህም በቅርብ መጣው እንዲያናግሯቸው በጠየቋት ባሳደሩባቸው ጫና ምክንያት ነው መጣው የጠየቋቸው። ቢኮር ጉብኝት ያደረጉት በጉብኝታቸውም እንደተናገሩትኝ መከላከያ ሰራዊታችን የእስራኤል መከላከያ ሰራዊት ሙሉ በሙሉ ደቡብ ሊባኖስን ለቆ እንዲወጣ እንፈልጋለን፣ ይሄ እስከሚሆንም ዝም አንልም ብለዋል። በተጨማሪም ደቡብ ሊባኖስ ውስጥ መከላከያ ሰራዊት ይዞትም ተቆጣጥሮት የነበረውን ሁለት ከተሞች እንደ ፓይለት ሙከራ ተደርጎ የተለቀቁትንም በምትኩም የሊባኖስ ጦር የያዙትን ቦታዎች እነሱንም ሂደው እንደሚጎበኙ የተነገረ ይገኛል። ክብራትና ክብራን አድማጮቻችን ስርጭታችን እንደቀጠለ ነው፣ ተከታተሉን እያልን አሁን ወደ ቀጥታ አንድ ዜማ እንጋብዛችሁና ወደ ቀጣይ ፕሮግራም እናልፋለን።

0: ተከብራችሁ አድማጮቻችን በድጋሚ መልካም አዲስ አመት እንቁጣጣሽ እንዲያልን ነው። አሁን ደግሞ መስመር ላይ መምርት ቤቲ ትገኛለሽ። ቤቲ እንኳን አደረሰሽ እንቁጣጣሽ።
1: እንኳን አደረሳችሁ እንቁጣጣሽ።
0: ባል እንዴት ነው?
1: ባል በጣም ቆንጆ ነው። ዘንድሮ ያው እንደሚታወቀው ሮሻሻናና እንቁጣጣሽ አንድ ላይ ሆነዋል። በጣም ደስ ይላል።
0: የሮሻሻና ምግብ የእንቁጣጣሽ ምግብ ለተለየ ተለየ ነው ወይስ እንዴት ነው?
1: አዎ
0: ዝግጅቱ ላይ
1: አዎ ይለያያል። እንግዲህ ከሮሻሻና ብንጀምር ያው ብዙን ጊዜ ምግቡ አሳ ሪሞን አዎ ሮማን ይባላል በእኛ። እሱ በጣም የታወቀ ነው። በዚህ ሰዓት ምንመገበው ነው
0: አሳ። እንግዲህ ምን ጊዜም ፊት ለመሆን እንግዲህ የአሳ ራስ ይባላል አይደል?
1: አዎ ጅራት ሳይሆን አሳ እንድንሆን እንትን
0: ራስ እንድንሆን
1: ቅላት እንድንሆን ነው ማለት። እንግዲህ ከፍ እንድንል ነው፣
0: መሪ እንድንሆን
1: ነው።
0: ሮማን ደግሞ ብዙ ተባዙ ነው።
1: አዎ አዎ ያምራል። ደስ ይላል። ባህል እኮ ደስ ይላል።
0: መልካም ነው። በጣም ጥሩ ነው። አሁንም እስኪ እናንተ እንዴት እያሳል አሁን አንቺ እንደ በተለይ የኢትዮጵያን ኮሚኒቲ ዋና አስተባባሪ እንደሆንሽ መጠን በዓልን በምን ሁኔታ ለማክበር አቅዳችኋል? ሲያቅዳችሁ ትቅዳለ?
1: አመሰግናለሁ። እንግዲህ እኛ በየአመቱ ይሄው ዘንድሮ አራተኛ አመታችን ነው። እኔ እንትን ከሆንኩ ጀምሬ በዚህ ኮሚኒቲ ውስጥ በመሪነት ከተቀመጥኩበት ጀምሮ ዘንድሮ አራተኛ አመታችን ነው እንቁጣጣሽን ስናከብር። ዋናው አላማችን ምንድን ነው? እንቁጣጣሽ እንቁጣጣሽ የአንድ ሃይማኖት ብቻ በዓል አይደለም፣ የሀገሪቷ በዓል ነው። ያው ኢትዮጵያ ኮሚኒቲ ደግሞ ዘር፣ ሃይማኖት፣ ጎሳ ምንም ሁሌም እንደምንናገረው ፖለቲከኛም ስላልሆነ ሁሉንም ማቀፍ ስለሆነ ኢትዮጵያውያንና ትውልደ ኢትዮጵያውያንን አንድ አድርጎ በዓሉን አዲስ ዘመንን የሚቀበልበት በዓል ነው፣ ዝግጅት ነው። እና እኛም እንግዲህ ሞቅ ደመቅ ብለን እንግዶቻችንን በደንብ ተዘጋጅተን እየጠበቅን ነው። ነገ እናከብራለን።
0: ነገ እንዴት ነው? ወዴት? እንዴት? በስንት ሰዓት? የት ነው ቦታው?
1: ነገ ከ12 ሰዓት ጀምረን እንግዶች እንቀበላለን። ከ12 ሰዓት ጀምሮ ነው። ቦታው ኢየሩሳሌም ነው። ልዩ ቦታው ደግሞ ቢኒያን ክላል ይባላል። አንደኛ ኮማ እንገኛለን። ያው አላማችን ለትውልዱ ለተከታይ ትውልዱ ባህሉን ለማስተላለፍ ነው። አንድነትን ለመመስረት ነው። እንደምንለው ሁሉ አርማችን ኢትዮጵያዊነት ይለምልም ነው እና ኢትዮጵያዊውም ትውልደ ኢትዮጵያዊም አንድ ላይ ተሰባስበን የምናሳልፍበት ጊዜ አዘጋጅተናል።
0: ኦኬ። አሁን ለዚህ ዝግጅት የሚጋበዙት ሰዎች የዚህ የኮሚኒቲው አባል ሆናችሁስ ማንኛውም ሰው መጥቶ በዓል ተሳታፊ መሆን ይችላል? ተከፋይ መሆን ይችላል?
1: ማንኛውም ኢትዮጵያዊ ሆነ ሁሉ ያልሆነውም ነጮቹም ግን እኛ ሁሉንም ሁሉ አባል ሆን ካልሆን እንግዲህ ሁለት ብሔራዊ በዓላትን የምናከብረው አለ። በኢትዮጵያዊነት በአባልነት ሳይሆን በኢትዮጵያዊነት በአባልነት የሚሰጥ ሌላ ጉዳይ አለ። ይሄ ኢትዮጵያዊነት ነው። ሁሉን ነው የሚጋብዘው። የተጋበዘም ሁሉም ነው። አባልም ሆንክ አልሆንክም ሁሉም ሰው በፍቅር ተጠርቷል፣ ተጋብዟል።
0: ያው እንግዲህ ነገ በ12 ሰዓት ላይ ቢኒያን ክላል ከሚገኝ አንደኛ ፎቅ አዳራሽ ላይ ከ12 ሰዓት ጀምሮ መምጣት መሳተፍ ይቻላል። የመግቢያ ዋጋ አለው ወይስ እንዴት ነው? በአልባሳቶች ምናምን እንዴት ነው? ምን ለብሰን እንምጣ ብለው የሚጠይቁ ሊኖሩ ይችላሉ።
1: እንግዲህ እንቁጣጣሽን መስላችሁ እንድትመጡ እንጋብዛለን። ምን ማለት ነው እንቁጣጣሽ? የሀገር ልብስ ነው። ያው የኢትዮጵያን ባህል ስለምናከብር የእኛ ደግሞ ልዩ ባህል አለን። ልዩ ምርጥ አልባሳት አሉን። የሀገር ልብስ ለብሰን ብንገኝ ደስ ይለናል። የመግቢያ ዋጋ ለትላልቅ ሰዎች 120፣ ለልጆች 50 ሸቄል ይሆናል። ከ5 ዓመት በታች ያሉትን በነጻ ነው የምናስገባው።
0: በጣም ጥሩ። እንግዲህ የእንቁጣጣሽ ባህል እና የሮሽ ሐሻናን ባንድ ላይ ዘንድሮ በመውጣቱ ምክንያት በማድረግ በነገው ዕለት የኢትዮጵያን ኮሚኒቲ ልዩ ዝግጅት ጠብቃለን። ምኑ ያለ ነው ተጋብዘናል። እንግዲህ ሁላችንም 12 ሰዓት ላይ ቢናይን ክላል ከሚገኘው አንደኛ ፎቅ ላይ እንገኝ ይላሉ መምህርት ቤቲ።
1: አዎ፣ በፕሮግራሙ የተለያዩ ባህላዊ የሆኑ ሙዚቃዎች አሉን። ዲጄ አለን። ደሞ
0: ምግቡስ
1: የመሳሪያ ተጫዋች አለች ተወልደ ያደገች ኑ
0: ጥሩ
1: ባህል ምግብ አለ።
0: ባልን ባል ባልን ባል እናድርገው
1: ሸታለን። አዎ ባል ባል ሸታችሁ ነው። ባል ባል በደንብ እጃችን ዘርግተን እንቀበላችኋለን። ኑ እንሰባሰብ፣ ኢትዮጵያዊነት ይለምልም።
0: እንቁጣጣሽ። እናመሰግናለን።
1: እንቁጣጣሽ።
0: እሺ፣
1: እንኳን አዲስ አመት አበቃን።
0: እንኳን አብራ ደረሰን።
1: እናመሰግናለን።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ይሄን አሁን የሚዘፍነውን ሙዚቃ ለወይዘሮ አመልማል ለናቴ ጋብዝልኝ ተብያለሁ። ግብዣው ድራሻችን እንግዲህ አቶ ማለደ ናቸው እንግዲህ ይሄን ያደረጉት። እናመሰግናለን።

0: መንገድ ዘመን ይሆነልን።
1: አዲስ አመት ዘመን መለወጫ ለመላው ይሁዳውያን እንኳን ለአዲሱ አመት ለሮሻሻና ለብርሃን ሰረቀ በዓል አደረሳችሁ። ሮሻሻና ርእሰ አመት ያመቱ ራስ ወይም በኢትዮጵያ ይሁዳውያን ዘንድ ብርሃን ሰረቀ ተብሎ ይጠራል። ይህ በዓል በዕብራውያን ዘመን ቲሽሬይ በተባለው ወይም በመስከረም ወር በየአመቱ የሚከበር ታላቅ በዓል ነው። ይህ በዓል በእስራኤላውያን ወግና ልማድ ከሚከበሩ ታላላቅ በዓላት መካከል አንዱ ሲሆን የዘመን መለወጫ በዓል ስለሆነ የሰዎችን ልብና አእምሮ የሚቀሰቅስ አዲስ አመት ለመቀበል አዲስ እቅድ የሚታቀድበት በርካታ ያመቱና የወደፊት ስራዎችን በተስፋ በማለም ከወዳጅ ዘመድ ጋር ሆኖ በየአመቱ በጉጉት የሚጠበቅና የሚከበር በዓል ነው። በዓሉ በእስራኤል ሀገር በተከታታይ ለሁለት ቀናት ይከበራል። ይኸው መላው እስራኤላውያን ይህን በዓል በማክበር ላይ እንገኛለን። እንኳን አደረሳችሁ አዲሱ አመት የፍቅር የሰላም የመልካም ህብረት የመተባበርና የመደጋገፍ አመት ይሁንልን ይሁንላችሁ።

በድጋሜ እንኳን ለአዲሱ አመት በሰላም አደረሳችሁ። የአማርኛው ሬዲዮ ክፍል ዝግጅትም ይህ አመት መልካም ነገር የምታዩበት መልካም ነገርን ይዞ የሚመጣ የደስታና የጤና የሰላም አመት እንዲሆንላችሁ ከልብ እንመኛለን። ወርቅነሽ እሸቴ ነኝ። በድጋሜ መልካም አዲስ አመት።

ሮሻሻና እንደሚታወቀው ሁለት የዕብራይስጥ ጥምር ቃል ሲሆን ትርጉሙም ርዕሰ ዓመት ያመት ራስ ማለት ነው። ይኸውም ህዝበ እስራኤል አዲሱን ዓመት የሚጀምርበት በዓል ስለሆነ የዓመት ራስ ያመቱ ራስ መጀመሪያ እንደማለት ነው። በዕብራውያን ዘመን አቆጣጠር አዲሱ ዓመት ወይም ዘመን የሚጀምረው በመስከረም ወር ወይም በዕብራይስጡ አጠራር ሆዴሽ ትሽሬ ሲሆን ይህ በዓል የመስከረም በዓል ወይም ሃግ ትሽሬ ሲባል እንሰማለን። በኢትዮጵያ ቤተ እስራኤላውያን ደግሞ ይህ የዘመን መለወጫ በዓል ብርሃን ሰረቀ ተብሎ ይጠራል። ብርሃን ሰረቀ የሚለው አጠራር ከግዕዝ ቋንቋ የተወረሰ ሲሆን ብርሃን ወጣ ማለት ነው። ይህ በዓል በኢትዮጵያ ወቅቶች መሰረት የሚከበረው በክረምቱ መጨረሻ በመስከረም ወር ላይ ሲሆን ክረምቱ አልፎ ወደ በጋ ወይም የበልግ ወቅት መሸጋገሪያ ፀሐይዋ መታየት የምትጀምርበት ጊዜ ስለሆነ ቤተ እስራኤላውያንም ለዚህ በዓል ብርሃን ሰረቀ ሲሉ የሰጡት ስያሜ ነው። አዲሱ ዓመት የሚከበርበት ወቅት የክረምቱ ደመና ተገልጦ ፀሐይዋ የምትታይበት ጊዜ ስለሚጀምር ብርሃን ወጣ፣ የክረምቱ ጊዜ አለፈ ማለት እንደሆነ ከሃይማኖት አባቶች ጠይቀን ተረድተናል።

የተከበራችሁ አድማጮቻችን በዝግጅታችን ዘና ያላችሁ እንደሆነ ተስፋ እናደርጋለን። በድጋሚ መልካም በዓል ይሁንላችሁ። ዝግጅታችን ይቀጥላል። አብራችሁን ቆዩ።

በእስራኤላውያን ባህልና ልማድ መሰረት በሮሻሻና በዓል ዋዜማ የሚዘጋጁ የተለያዩ ነገሮች አሉ። ከነዚህ መካከል በበዓሉ ዋዜማ ጠረጴዛ ላይ የሚቀርቡ የምግብ አይነቶች ናቸው። በይሁዳውያን ባህል በሮሻሻና በዓል ምሽት ጠረጴዛ ላይ ቀርበው ሃይማኖታዊ ቡራኬ እየተባረከ ዘመድ ወዳጅ ቤተሰብ የሚቀምሳቸው የተለያዩና የተለመዱ የምግብ አይነቶች አሉ። ለእያንዳንዱ ምግብ ወይም የሚቀርብ የፍሬ አይነት ከሃይማኖታዊ ትዕዛዝና ከባህላዊ ልምድ አንጻር ትርጉም ይሰጣዋል።

የሮሻሻና በዓል ታሪካዊ አመጣጥና ከበዓሉ ዋዜማ ጀምሮ በዓሉ በሚከበርባቸው ቀናት ስለሚቀርቡ የምግብ አይነቶችና ትርጓሚያቸው ቤት ካናዳ ኮም ላይ ያገኘነውን ጽሑፍ ወደ አማርኛ ተርጉመን እንደሚከተለው እናቀርባለን። በበዓሉ ዋዜማ የሚበሉ ምግቦችን በጥቂቱ ስንመለከት ፖም ወይም አፕል በኢብራይስጡ አጠራር ደግሞ ታፖዋህ በማር ተለውሶ ይበላል። ሌላው የሮማ ወይም ሪሞን ፍሬ በዋዜማው ከሚቀርቡ ፍራፍሬዎች መካከል አንዱ ነው። የተምር ፍሬም እንደዚሁ በዚህ በዓል ዋዜማ ይበላል። የበግ ወይም የአሳ ራስ፣ ካሮት ወይም በኢብራይስጡ አጠራር ጌዜር፣ ቀይስር ወይም በኢብራይስጥ አጠራሩ ደግሞ ሴሌክ አዶም ጥቂቶቹ ሲሆኑ እያንዳንዱ የምግብ አይነት እየተባረከ በዓሉን ለማክበር የታደሙ ቤተሰቦች ይቀምሱታል። የእያንዳንዱን ምግብ ወይም ፍራፍሬ ትርጉም ባጭሩ እንመልከት። ታፖዋህ በማር ተለውሶ የሚበላው መልካም አዲስ ዓመት ብሎ በቃላት መመኘቱ ብቻ በቂ ስላልሆነ የሚጣፍጥ ምግብ አጣጥሞ አዲሱ ዓመት እንደዚህ የጣፈጠ ይሁንልን እንደማለት ነው። ታፖዋህ ወይም አፕል ጣፋጭ ፍሬ ነው። ማርም ጣፋጭ ነው። ለምን ሁለት የተለያዩ ጣፋጭ ነገሮችን ማቀላቀል አስፈለገ ሲባል ሃይማኖታዊ ታሪክና ቀጥታ ከጣዕሙ ጋር የተሰጡ ትርጉሞችን እንመልከት። ታፖዋህ ከዛፍ የሚገኝ ፍሬ ሲሆን በቤተሰብ እንዲሁም በትዳር አጋር ዙሪያ የሚገኘውን ደስታ እንደሚወክል ይገለጻል። ማር ደግሞ ተናዳፊዋን ከተለያዩ አበቦች በመቅሰም የምታዘጋጀው ጣፋጭ ምግብ ነው። ስለሆነም ሰዎች በህይወታቸው በስራ ቦታ ውጣውረድ የሚደርስባቸው ከሆነ ከጓደኛ ጋር በሚገጥማቸው አለመግባባትና ግጭት በአጠቃላይ በግል ህይወት የሚገጥም ፈተናንና ከፈተናው በኋላ የሚገኘውን ድልና ስኬት ይወክላል። ፈተናው ውጣውረዱ የንዋን መናደፍ ሲወክል፣ ማሩ ደግሞ ከፈተናው በኋላ ያለውን ስኬትና ድል እንደሚወክል ይገለጻል። ይህን ጽሑፍ ያገኘነው ቤት ካናዳ ኮም ላይ ነው። ወደ አማርኛ ትርጉመን ነው ያቀረብነው። ሌላው ሪሞን ወይም የሮማ ፍሬ ሲሆን ሪሞን እንደሚታወቀው በርካታ ፍሬዎችን የያዘ ነው። ስለሆነም ዘራችን እንደዚህ ይብዛልን ማለት እንደሆነ የሚናገሩ ሰዎች አሉ። ሌላው ግን የአንድ ሮማ ፍሬ ብዛት በአማካይ 613 እንደሆነ ይነገራል። በመጽሐፍ ቅዱስም 613 ትእዛዛት ስላሉ ቁጥሩ እኩል ይሆናል ተብሎ ስለሚታሰብ የሮማው ፍሬ የትእዛዛቱን ቁጥር ይወክላል ይባላል። ሌላው የበግ ወይም የአሳ ራስ ሲሆን በግምት ከ3600 ዓመታት በፊት አብርሃም አባታችን እግዚአብሔር በሰጠው ትእዛዝ መሰረት አንድ ልጁን ይስሐቅን ሊሰዋ ሲዘጋጅ በምትኩ ከእግዚአብሔር የተላከለትን በግ በማሰብ ሲሆን በዓመቱ መጀመሪያ አባታችን አብርሃም ፍጹም ታማኝነቱን ለእግዚአብሔር በማሳየቱ የተደረገለትን ይቅርታ የሚያስታውስ ነው። እኛም ሕዝበ እስራኤል የአብርሃም የልጅ ልጆች እግዚአብሔር ይቅርታ እንዲያደርግልንና ዓመቱን በተስፋ እንድንጀምር እንደሆነ ቤት ካናዳ ኮም ላይ ያገኘነው ትንታኔ ያስረዳል። ከኢብራይስጥ ወደ አማርኛ ተርጉመን ነው ያቀረብነው። የበግ ራስ ካልተገኘ የአሳ ራስ መብላት ይቻላል። ትርጉሙም ሕዝበ እስራኤል ራስ እንጂ ጅራት አታድርገን፣ መሪ፣ ተጽዕኖ ፈጣሪ፣ አዳዲስ ነገር ፈጣሪ ያድርገን ማለት ነው። ሌላው የተምር ፍሬ ሲሆን ተምር ፍሬው ጠንካራ ስለሆነ ልክ እንደ ፍሬው ጠንካራ ሕዝብ አድርገን ለማለት ነው። ጌዜር የሚለው ቃል ፍርድ ከሚለው ቃል ጋር ተመሳሳይ ስለሆነ በፍርድ ቀን ከጻድቃን ምድብ ወይም በሕይወት መጽሐፍ እንዲጽፈን በመመኘት ነው። በሮሻሻና ዋዜማ ከሚቀርቡ የምግብ አይነቶች የጥቂቶቹ ትርጉም ከሞላ ጎደል ይህን ይመስላል።

0: ዘንድሮ የእብራውያንና የኢትዮጵያውያን የዘመን መለወጫ በዓል የዋለው አንድ ላይ ነው። ኢትዮጵያና እስራኤል የዓለማችን ቀደምት ሀያላን ሀገራት ናቸው። በተቀራራቢ ግምት ከ3000 ዓመታት በፊት ሁለቱ ሀገራት ተጽዕኖ ፈጣሪና ታዋቂ የጸና መንግስታት የነበራቸው ሀገራት ሲሆኑ የኢትዮጵያዋ ንግስት ማክዳ ወይም ንግስተ ሳባ ማልካት ሽባ የእስራኤሉን ንጉስ ጥበበኛው ሰለሞንን ታሪክ ሰምታ በመደነቅ የሰማችውን በአይኗ ለማየት በዝሆኖችና በዘመኑ የመጓጓዣ አገልግሎት በሚሰጡ እንስሳ በመጠቀም በሰራዊቷ ታጅባ ደንገጥሮቿን አስከትላ ለንጉሱ እጅ መንሻ የከበሩ ስጦታዎችን ይዛ ከረጅም ጉዞ በኋላ እስራኤል ገባች። ንጉስ ሰለሞንም በቤተ መንግስቱ ታላቅ ድግስ ደግሶ ደማቅ አቀባበል አደረገላት። በቆይታዋም የንጉስ ሰለሞንን ጥበብ በማየት እንደተደነቀችና የተለያዩ ፈተናዎችን አቅርባለት እንደመለሰላት ጉብኝቷን ስታጠናቀቅም በክብር ሽኝት እንደተደረገላት በመጽሐፍ ቅዱስ በሚድራሻና በክብረ ነገስት መጽሐፍ ላይ እንደተጻፈ ይነገራል። በነበራቸው ቆይታም የኢትዮጵያውን ንጉስ ቀዳማዊ ሚኒሊክን እንደወለዱና ከቀዳማዊ ሚኒሊክ ጀምሮ የኢትዮጵያ የነገስታት ታሪክ እስከ ቅርብ ጊዜ ድረስ በዘር ወራሽነት እንደቀጠለ ክብረ ነገስት ላይ በሰፊው እንደተከተበ ከታሪክ እንረዳለን። ይህን ታሪክ ልናነሳው የፈለግነው ንጉሱ ለንግስቲቱ ስጦታ ሲሰጣት እንቁ ለጣትሽ ስላላት እንቁጣጣሽ የሚለው ቃል መነሻ ከሆኑት ታሪክ መካከል ይህ ቃል አንዱ መላምት እንደሆነ ይነገራል። እንቁ እጣ የሚል ትርጉም እንዳለውም እንዲሁ ታሪክ ይዘክራል። ለማንኛውም የሁለቱን ሀገራት ጥልቅና ቀደምት ግንኙነት ከዚህ ታሪክ መረዳት ይቻላል። እስኪ ስለ እንቁጣጣሽ ያዘጋጀነውን ተጨማሪ አጭር ታሪክ እናቀርብላችሁ።
1: እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን።
0: በእብራውያንና በኢትዮጵያውያን ዘመን አቆጣጠር አዲስ ዓመት ወይም ዘመን መለወጫ በዓላት የሚከበረው አንድ ሰሞን ነው። አዲስ ዓመት በኢትዮጵያ እንደምናውቀው እንቁጣጣሽ በመባል ነው የሚጠራው። በኢትዮጵያ የክረምቱ ወቅት አብቅቶ በመስከረም ወር ሜዳውና ጋራው በአበባ በተለይም ባዲ አበባ የሚያሸበርቅበት ወቅት ነው። እንቁጣጣሽ የተባለው ጋራውና ሜዳው በአዲ አበባ ስለተጎናጸፈ ይሆን? ስለ እንቁጣጣሽ አመጣጥ ታሪክና ትርጉም ስናነብ ያገኘነውን እንንገራችሁ። ሊቃውንት እንደሚያስረዱት እንቁጣጣሽ የሚለው ስያሜ አመጣጥ ወይም ጥንተ ታሪክ በመጀመሪያ ኖህ ለሶስት ልጆቹ አህጉራትን በእጣ ሲያከፋፍላቸው አፍሪካ ለካም ደረሰችው። ካምም ወደ አፍሪካ ምድር ሲገባ በመጀመሪያ ያረፈው በኢትዮጵያ ነበር። ሀገሪቱም ባዲ አበባ አሸብርቃ ነበር። ጊዜው ወረሃ መስከረም በመሆኑ ደስ ብሎት እንቁ እጣ ወጣሽልኝ በማለት ይህችን ወቅት እንቁጣጣሽ ብሏታል ይባላል። ሁለተኛው የኢትዮጵያ ንግስተ ሳባ የንጉሥ ሰለሞንን ዜና ጥበብ እየሰማች ስታደንቅ ትኖር ነበር። ንግሥቷም በጆሮዋ የሰማችውን በአይኗ አይታ ለመረዳት ስለፈለገች በግመሎች ላይ ሽቶና እጅግ በርካታ ወርቅ እንዲሁም በኢትዮጵያ የሚገኙ በኢየሩሳሌም የማይገኙ ልዩ ልዩ ገጸ በረከቶችን አስጭና ከብዙ ሰራዊት ጋር ወደ ኢየሩሳሌም መጣች። ከንጉሱ ሰለሞንም ጋር ተገናኝታ የያዘችውን ገጸ በረከት ከሰጠችው በኋላ ብዙ ነገሮችን ጠየቀችው። እርሱም አንድ ነገር ብቻ ሰውሮ ሁሉንም ገለጸላት። ቤተ መንግስቱንም በቤተ መንግስቱ የሚገኙ እጅግ በጣም የከበሩ ዕቃዎችን ሁሉ አስጎበኛት። ሲያበቃም እንቁ ለጣትሽ ጌጥ ይሁንልሽ ሲል እጅግ በጣም የከበረ እንቁ አበረከተላት ይባላል። ወሩም ወረሃ መስከረም እንደነበረ ይነገራል። ከዚህ በመነሳት እንቁጣጣሽ የሚለው ቃል እንደመጣ በታሪክ

0: ኢትዮጵያውያን ከ2018 ዓመተ ምህረት ወደ 2019 ዓመተ ምህረት እንኳን በሰላም ተሸጋገራችሁ እንላለን። እንቁጣጣሽ መልካም አዲስ ክብራትና ክብራን አድማጮቻችን፣ በአሉን ምክንያት በማድረግ ያሰናዳነውን ዝግጅት ያጠናቀቅን ነው። ከመሰናበታችን በፊት አዲሱ አመት መልካም ነገሮችን የምናገኝበት፣ ባለማችን ሰላም ሰፍኖ መልካም ዜና የምንሰማበት፣ ያላገባ አግብቶ ልጅ የሚመኝ ደግሞ ወልዶ ተሳክቶለት ከቤተሰብ ጋር የተለያዩ ተገናኝተው ሌላም መልካም ምኞት ያላቸው ሰዎች ሁሉ እንዲሳካላቸው ህልማቸው እውን እንዲሆን ከልብ እንመኛለን። ወደ ቅድስት እስራኤል ለመግባት ደግሞ ልባችሁ የተነሳ ሁሉ በሚቀጥለው አመት ኢየሩሳሌም ገብታችሁ ይህን በዓል በሚቀጥለው አመት ከህዝብ እስራኤል ጋር አንድ ላይ እንድታከብሩ ከልብ እንመኛለን። በሻና ሀባአ በኢየሩሳሌም ሀብኑያ መልካም አዲስ አመት። ወርቅነሽ እሸቴ ነኝ። መልካም በዓል። ቸር ይግጠመን።
1: ተከብራችሁ አድማጮቻችን፣ ስርጭታችን የተገባደደውን አብራችሁ ስለቆያችሁ እጅግ በጣም እናመሰግናለን። መልካም አዲስ አመት ይሁንላችሁ። እንቁጣጣሽ ብለናል። ለዚህ ፕሮግራም መስተካከት ለተባበሮች ለቴክኒክ ባለሙያ አለን አይዶኖቭ ምስጋና ይድረሳት። ያን ሰንብታችሁ አይቸው ነኝ። መልካም ቀን፣ መልካም አዲስ አመት።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። የለተቅዳሜ የምሽት ፕሮግራማችን እነሆ ጀመረ። አድማጮቻችን በበዓሉ ምክንያት ዛሬ የቀጥታ ስርጭት የለንም። የተለያዩ የበዓል ፕሮግራሞችን ከተለያዩ ዜማዎች ጋር እናቀርባለን። እስከ ፕሮግራማችን መጨረሻ ድረስ እንድትከታተሉን እንጋብዛለን። አዲሱ አመት የሰላም የፍቅር የደስታ እንዲሆንልን እንመኛለን። ወይታችሁ አብሮን እንዲሆን አስቀድመን እንጋብዛለን። አሁን አንድ ዜማ እንጋብዛለን። ከዜማው በኋላ ተመልሰን እንገናኛለን። መልካም አዲስ አመት መልካም በዓል ሻናቶባ

ክብራትና ክብራን ያምደ መዝናኛ ፕሮግራም ተከታታዮቻችን እንደምሰነበታችሁ እንኳን ለአዲሱ አመት በሰላም አደረሳችሁ አደረሰን ይያል ባሉን በተመለከተ ያዘጋጀነውን የመዝናኛ ፕሮግራም እንሆ ይዘን ቀርበናልና እንድትከታተሉን አስቀድመን እንጋብዛለን። በአዲስ አመት አዲስ መንፈስ አዲስ ጅማሮ አዲስ ተስፋ አዲስ ህይወት አዲስ ነገር በአዲሱ አመት ይታሰባል። አው የሰው ልጅ የነገ ተስፋውን ሰንቆ በአዲሱ አመት አዲስ ነገር የሚመኝበት ለተግባራዊነቱን ደፋ ቀና የሚልበት ጊዜ ነው። አዲስ አመት አሮጌው አመት የራሱን አሻራ ጥሎ ቢያልፍም አዲስ አመት ግን ከሁሉም የበለጠ ያጓጓል። በአዲስ መንፈስ ተነሳስተው አዲስ ነገር ሰርተው ለአዲስ ስኬትና ለአዲስ ውጤት የሚተጉበት ነገር ነው አዲስ አመት። ዘመን አልፎ ዘመን ሲተካ ሁሉም እንደ ሃይማኖቱና እንደ ሀገሩ ቀና አቆጣጠር አዲሱን አመት በአዲስ መንፈስ ይቀበለዋል። አዎ እኛም የዕብራውያን አዲስ አመት በአዲስ መንፈስ ተቀብለን አሮጌውን የዕብራውያን አመት ተሰናብተን አዲሱን ተቀብለናል። አዲሱ አመት የሰላም የፍቅር የደስታ የጤና የብልጽግና የስኬትና ድል አመት እንዲሆን ከልብ እንመኛለን። አሁንም በድጋሜ እንኳን ለአዲሱ አመት በሰላም አደረሳችሁ አደረሰን ሻናቶባ ለሁላችንም።

አዲስ ዓመትን سنቀበል ሁሌም አዲስ ተስፋን سنቀን ነው አዲሱ ጅማሮ ለአዲስ ለውጥ ያነሳሳናል ባለፈው ዓመትም ሆነ ከዚያ በፊት አቅደን ያላሳካነው ነገር ቢኖርም እንኳን በዚህኛው ዓመት እንደምናሳካው ይሰማናል የተለያዩ እቅዶችን አቅደን እናሻሽላቸውና ልናሳካቸው የምንፈልጋቸው ነገሮች ለማስቀደም በአዲስ መንፈስ የምንነሳበት ነው አዲስ ዓመት የዕብራውያን አዲስ ዓመት ሮሻሻና ሲጀመርም እቅዳችን ሁሉ እንዲሳካና ተግባር ላይ እንዲውል እንመኛለን እንጥራለን ዳችን እቅድ ብቻ ሆኖ እንዳይቀርም ትልቅ ጥረት ማድረግ ይገባናል አዲስ ዓመት ስኬታማ እንዲሆን የተለያዩ ተግባራትን ብናከናውን መልካም ነው ይላሉ ሙህራን ከሙህራን ምክር መካከለም የመጀመሪያው ከትልቅ መጀመር ነው በአዲስ ዓመት ትልቅ ጉዳይ ማሳካት ስናስብ በመጀመሪያ ለዚህ እቅድ መሳካት የሚረዱ አነስተኛ እቅዶችን አብረን ማውጣት ይኖርብናል ያለምንም መነሻ ትልቅ እቅድ ቢኖረን ያለመሳካት እድሉ ከፍተኛ ይሆናል ሁለተኛ ለምን የሚለውን በአግባቡ ማወቅ አንድ ነገር ለመስራት ወይም ለማሳካት ስናቅድ ለምን የሚለውን በአግባቡ መመለስ ይኖርብናል ለምን የሚለውን በአግባቡ መመለስ ከቻልን አላማችን ላይ ለመድረስ የሚያስችሉን አማራጭ መንገዶችንም ለማየት ስለሚረዳን በተሻለው አማራጭ ያሰብነውን ማሳካት እንችላለን ሶስተኛ ለለውጥ ዝግጁ መሆን ለለውጥ ያካልም ያአምሮም ዝግጅት ሳይኖር የሚታቀድ ቅድ ውጤት አይኖረውም ስለዚህ በተገቢው መንገድ ለጥሩ ነገር ራሳችንን ለመለወጥ መነሳሳት አለብን አራተኛ ለውጥን ዘላቂ አለማድረግ አብሮ የኖረን ልማድ በአንድ ጊዜ መለወጥ አስቸጋሪ ነው በመሆኑም ቀስ በቀስ ራስን አዲስ ከመንፈልገው ለውጥ ጋር እያለማመድን ዘላቂ ለውጥ ማምጣት እንችላለን በአዲሱ ዓመት ራሳችንን ለመለወጥ ቆርጠን መነሳት አለብን አዲስ ህይወት ይዘን አዲሱን ዘመን እንቀበለው ይገባል ካምናው ዘንድሮ በተሻለ መልኩ ለውጥ ለማምጣት ዝግጅትና ውሳኔ ሲኖረን ዘመኑ አዲስ ይሆንልናል አለበለዚያ ግን ያው አሮጌ ነው ለመለወጥና አዲስ ለመሆን ዝግጅትና ውሳኔ የሚያስፈልጋቸው ነገሮች ራስን ለመለወጥ መዘጋጀት ነው የወሰድነውን ለመመለስ ያዝነውን ቂም ለመርሳት የበደልነውን ለመካስ የሰው ልጅ ሁሉ ያለ ልዩነት ለመውደድ ሐሰት ላለመናገር ለመታደስ በመንፈሳዊ ህይወት ለመጠንከርና ለመሳሰሉት ነገሮች ራሳችንን ማዘጋጀት ይገባናል አሮጌው ዓመት አልፎ አዲስ እየተተካ ካንዱ ዘመን ወደ ሌላ ዘመን በእድሜያችን ቁጥር ልክ ተሸጋግረናል በጨዋታችንና በትውስታችን ያሳለፍነውን ጊዜ በአይነ ህሊናችን እያየን አቤት ጊዜው አቤት ዘመኑ እንዴት ይሮጣል እንላለን ነገር ግን ጊዜ ወይም ዘመን በትክክል ይሮጣል ወይ ጊዜስ ምንድን ነው ተፈጥሮስ እንዴት ነው አዎ ጊዜ ተፈጥሮው ረቂቅ የሆነ ቁጥር ነው ስለዚህ ለጊዜ ገጽና ላዊ ሰጥቶ እንቅስቃሴ ባህሪ እንዳለው እንደሚሮጥ አድርጎ ማሰብ ልክ ሊሆን አይችልም ምክንያቱም ጊዜ ተፈጥሮው ረቂቅ የሆነ አሃዝ ወይም ቁጥር ስለሆነ የሰው ህይወት ጊዜ በተባለው አሃዝ ሲመጠን ልደት እድገት ርጅናና ሞት የተባሉ ክፍሎች ሲኖሩት እነዚህም የህይወት አውራ ጎዳና ናቸው ነገር ግን ዘመን ሲለዋወጥ የገዛ ባህሪውን ለቆ አይሄድም ይህ ማለት ጊዜ ወይም ዘመን ለውጥ የሌለው ለውጥ ያካሄዳል መለዋወጥ ያለ የለም ማለት ነው ይለናል ስለ አዲስ ዓመትና ጊዜ ስናነብ ያገኘነው መረጃ ስለዚህ ዘመን የሚያረጅ አርጅቶም የሚታደስ አይደለም እንግዲህ በተፈጥሮ ጊዜ ዑደቱን ሳያዛንፍ አሃዝ ብቻ እየጨመረ ይኖራል ስለዚህ ራሱን በማይለውጥ ጊዜ ውስጥ የህይወት አውራ ጎዳና ያለንና ተለዋጭ በሆነ ዓለም ውስጥ ያለን እኛ ሰዎች ስለሆን የህይወት ለውጥ ሊታይብን ይገባል አብዛኞቻችን መለወጥ በሌለው የጊዜ ዑደት ውስጥ ሆነን ነገር ግን ስለ ጊዜ መለወጥ አብዝተን የምንጨነቅ ስለ ራሳችን መለወጥ የረሳንን አንዳንዶቻችን የሰውን ህይወት በጊዜ ውስጥ የሚለውጠው በየዘመን መለወጫው የምንገዛው አዲስ ልብስ ወይም ሌላ ቁስ ወይም በምናዘጋጀው የድግስ አይነት ወይም በምንገዛው ጌጣጌጥ ወይም በሚኖረን የጊዜ ዓለም ስኬት ይመስለናል መለወጥ ቁሳዊ ለውጥ አይደለም መንፈሳዊ እንጂ አዲስ ዘመን ሲመጣ ዘመኑ ካለፈው ዘመን የተለየና እንደ ስያሜው አዲስ እንዲሆንልን ከፈለግን በሚመጣው ዘመን ውስጥ ራሳችንን አዲስ አድርገን سنገይ ነው እኛ ስካልተለወጥን ድረስ ዘመኑ አሃዝ ወይም ቁጥር ከመጨመሩ በስተቀር ያው እንዳለፈ ሆኖ ያልፋል ደግሞም ይመጣል ይህ ማለት እኛ ስካልተለወጥን ድረስ የዘመን አዲስ የለውም ማለት ነው ስለ አዲስ ዘመን سنናወራ ስለራሳችን አዲስነት ልናስብ ይገባል
ስለዚህ ያዲስ ዘመንን መምጣት ስናስብ ባትክሮት ልናስብ የሚገባን የኛን አዲስ ህይወት ነው አዲስ መሆን ነው አዲስ ለውጥ ማምጣታችን ነው ምክንያቱም በጊዜ ዑደት ውስጥ የሚለዋወጥና የሚያረጅ ሰውነት ነገር ግን የሚታደስና አዲስ መሆን የሚችል ልብ ስላለን ነው ከዘመን ወደ ሌላ ዘመን ስንሸጋገር ከአመት ወደ አመት ስንሸጋገር መጥፎ ባህሪያችንን ቀብረን አዲስ ባህሪና ህይወት ይዘን አዲሱን ዘመን ልንቀበለው ይገባል ባህሪያችን ለውጣችን ግን ለበጎ መሆን አለበት ካምና ዘንድሮ ለውጥ ለማምጣት ዝግጅትና ውሳኔ ሲኖርን ዘመኑ አዲስ ይሆንልናል አለበለዚያ ግን ያዋረገ ነው ለአዲስ አመት በአዲስ መንፈስ መነሳት ይገባል አዲስ ለውጥ አዲስ መልካም ነገር አዲስ ራዕይ ሊኖርን ይገባል መልካም አውደ አመት መልካም አዲስ አመት አሁን አንድ ባህላዊ ሙዚቃን ጋብዛችኋለን አብራችሁን ቆዩ

የተከበራችሁ አድማጮቻችን ከሙዚቃው ተመልሰናል። ዝግጅታችን ይቀጥላል። አሁንም መልካም አዲስ ዓመት እንዲሆንላችሁ በድጋሚ እንመኛለን። ኢዚያ ስለ አዲስ ዓመትና እቅድ እንዲህለናል። ካሮጌው ዘመን በመማር ለአዲስ ዓመት የተለያዩ እቅዶችን ማውጣት ይገባል። መልካም ነገሮችን ይዞ መነሳት፣ ስራን በቅድ ማከናወን፣ ስለ አዲሱ ዓመት ሲነሳ አሮጌውን ዓመት መዘንጋት አይገባም። ምክንያቱም ወደ ኋላ ዘወር ብሎ ያሳለፍነውን በመፈተሽ የተከወነውን ለማድነቅ በቅድ ብቻ የቀረውን ወደ ተግባር ለመለወጥ ይበጃልና፣ የሰነፈ ቢኖር ከብርታቱ በመለየቱ ተጸጽቶ ወደፊት ጠንክሮ ለመስራት ታጥቆ ለመነሳት፣ ክፉ ስራ ሰርቶ ፈጣሪን ያስቀየመ ቢኖር ንስሐ ገብቶ ወደ ፈጣሪው ቀርቦ ለመዘጋጀት፣ በሌሎች መበለጥ ተሸፍኖ የቆየ በመብለጥ ጎዳና ላይ ለመረማመድ የሚያስችል መንፈሳዊ ቅናት ቢያድርበት የዘመን መለዋወጥን ያክል ልዩ አጋጣሚ አይገኝም። ዘመን የሰው ልጆች ተግባራቸውን በጊዜ እየለቁ ወደ ውጤት ለማምጣት ካልሆነም በመጪው ለማሻሻል ቃል የሚገቡበት ከፈጣሪ የተሰጠ ጸጋ ነው። ለዚህ ይሆን ዘመን ታዛዥ እንጂ አዛዥ አይደለም የሚባለው። አዲስ ዓመት በየዓመቱ የሚሰጠን እድል የትላንት ስህተታችንን እንድናረም፣ የተጣላንን እንድንታረቅ፣ የበደለን እንድንክስ፣ የታረዘን እንድናለብስ፣ የተጠማ እንድናጠጣ፣ የተራበን እንድናበላ፣ ከሁሉም በሚልቀው ፍቅር ተሞልተን በጎ በጎ እንድናስብ ብሎም እንድንፈጽም ነው። የዘመኑ መቀየር ከቁጥር በዘለለ በእኛ ሕይወት ውስጥ የተለየ ቦታ ሊኖረው ይገባል። ለአዲስ ዓመት ስንናገር የሰው ልጅ በአዲስ ዓመት የተሻለ ደረጃ ለመድረስ ያቅዳል፣ ያስባል። የአዲስ ዓመት እቅድ ማለት ሰዎች በአዲስ ዓመት የተሻሉ ለመሆን ለራሳቸው የሚገቡት ቃል ነው። የአዲስ ዓመት እቅድ አንድ ሰው አንድ ጥሩ ነገር ለመስራት ወይም መጥፎ ባህሪን ለማድረግ ለራሱ የሚገባው ቃልም ነው። እቅዱ ሰዎች በመጪው ዓመት ስኬታማ ትዳርን ለመያዝ ወይም ፍቅረኛን ለማግኘት፣ ከተጣቧቸው ወይም ከያዟቸው ሱሶች ለመላቀቅ፣ ጥሩ ስራን ለመስራትና ስኬታማ ለመሆን የሚይዙበት እቅድ ነው። ዞሮ ዞሮ ሰው ቢያቅድ ህይወቱን መልካም እና የተሻለ ለማድረግ ነውና ለሰዎችም መልካም ሆኖ መገኘትን መዘንጋት አይኖርበትም። የአዲስ ዓመት እቅዶች ብዙውን ጊዜ በተለያየ ሁኔታ ሊታቀዱ ይችላሉ። አንዳንድ ሰዎች ማጨስን ማቆም ወይም ከመጥፎ ልማዶቻቸው ለመውጣት ቃል ይገባሉ። ሌሎች ሰዎች ደግሞ የአካል ብቃት እንቅስቃሴ ወይም ስፖርትን ለመስራት ለመጀመር ያቅዳሉ። የሥራ ዘርፍን ለመቀየር ወይም ማህበረሰብን በበጎ ፈቃደኝነት ለማገልገልና መልካም ልምድን ለማዳበር ቃል ይገባሉ። ችግሩ ቃል የመግባት ሳይሆን ቃልን አክብሮ ራስን መለወጥ ላይ የመስራት ችግሮች ናቸው። ለሆነም የአዲስ ዓመት እቅድን ወደ ተግባር ለመለወጥ መጣርና ለቃላችን መታመን ደግሞ ከኛ ይጠበቃል። ብዙዎቻችን ሕይወታችንን ለመለወጥ ወደ አዲስ ዓመት እንገባለን፣ ነገር ግን ከዓመት ወደ ዓመት ምንም የተለወጠ ነገር አናገኝም። አንዳንድ ሰዎች በአዲስ ዓመት የተሻሉ ለመሆን ወይም ለመለወጥ ቃል ይገባሉ፣ ግን በመስከረም ወር ከታቀደው ዕቅድ ውስጥ የተወሰነው የሚሆነው የሚከናወነው በጥቅምት ወር ሳይሳካ ይቀራል። ለአዲሱ ዓመት ያቀዷቸው ዕቅዶች ካልሰሩ ወይም ካልተሳኩ ወደ ዕቅድ ሰሌዳው መመለስ ሊኖርብዎ ይችላል። ይህ ማለት የእርስዎ ዕቅድ ወይም ዘዴ አይሰራም ማለት ነው። ስለዚህ የተዘጋጀውን እቅድ እንደገና በመፈተሽ ለችግሩ አዲስ መፍትሄ ማዘጋጀት ይኖርብናል ማለት ነው። ስለዚህ ስንቶቻችንን በአዲስ ዓመት የተሻለ ለመሆን የተዘጋጀ ነው? ባለሥልጣኑም ሕዝቡን ለማገልገል፣ የሕግ ባለሙያውም ሚዛናዊ ፍርድ ለመስጠት፣ ቤተ እምነቶችም ለሕዝቦች መልካሙን ነገር ለማስተማር፣ አሸባሪውም ሰላማዊ ለመሆን፣ መሐንዲሱም ቀና ጎዳናዎችን ለመቀየስ፣ በሽመና ሙያ የተሰማራውም የተነጠለውን ለመደረብና የተለያየውን ለመስፋት፣ ደራሲውና ጋዜጠኛውም ገለልተኛ በመሆን እውነትን ለመናገር፣ ሐኪሙም በሽተኛውን ለማከም፣ ተማሪውም ትምህርቱን ለመማር፣ ገበሬውም መልካሙን ፍሬ በለመሬቱ ላይ ለመዝራት በአዲስ ዓመት ይዘጋጃል። ሁሉም ያቅዳል። እኛ ፍቅር ስንሆን ዘመኑ የፍቅር ይሆናል። እኛ ሰላማዊ ስንሆን ዘመኑ የሰላም ይሆናል። ከዚህ በተመሳሳይ ደግሞ ለምንም ነገር የማንበገር ብርቱ ሰራተኞች ስንሆን ዘመኑ የብልጽግናና የእድገት ይሆንልናል። እያንዳንዱ አዲስ ዓመት የራሱን በረከቶች ያመጣልና ጠንክረን በቅዳችን ሰርተን የተሻለ ዘመን እንፍጠር። የተሻለ ሰው ሁነን የተሻለ ዘመን እንፍጠር። መልካም አዲስ ዓመት።

በአዲስ ዓመት አዲስ መንፈስ አዲስ ጅማሮ አዲስ ተስፋ አዲስ ህይወት አዲስ ነገር ይታሰባል ይተቀዳል። አዎ የሰው ልጅ የነገ ተስፋውን ሰንቆ በአዲስ ዓመት አዲስ ነገር የሚመኝበት ለተግባራዊነቱም ደፋ ቀና የሚልበት ጊዜ ነው። አዲስ ዓመት አሮጌው ዓመት የራሱን አሻራ ጥሎ ቢያልፍም አዲስ ዓመት ግን ከሁሉም የበለጠ ያጓጓል። በአዲስ መንፈስ ተነሳስተው አዲስ ነገር ሰርተው ለአዲስ ስኬትና ለአዲስ ውጤት የሚተጉበት አዲስ ነገር አዲስ ዓመት። ዘመን አልፎ ዘመን ሲተካ ሁሉም እንደ ሃይማኖቱና እንደ ሀገሩ ቀን አቆጣጥር አዲሱን ዓመት በአዲስ መንፈስ ይቀበለዋል። አዎ እኛም የዕብራውያን አዲስ ዓመት በአዲስ መንፈስ ተቀብለን አሮጌውን የዕብራውያን ዓመት ተሰናብተን አዲስ ዓመት ጀምረናል። አዲሱ ዓመት የሰላም የፍቅር የደስታ የጤና የብልጽግና የስኬትና ድል ዓመት እንዲሆንልን ከልብ እንመኛለን። አሁንም በድጋሜ እንኳን ለአዲሱ ዓመት በሰላም አደረሳችሁ አደረሰን እንላለን። ሻናቶባ ለሁላችንም።

አዲስ አመትን سنቀበል ሁሌም አዲስ ተስፋን سنቀነው አዲሱ ጅማሮ ለአዲስ ለውጥ ያነሳሳናል ባለፈው አመት ሆነ ከዚያ በፊት አቅደን ያላሳካነው ነገር ቢኖር እንኳን በዚህኛው አመት እንደምናሳካው ይስማናል የተለያዩ ቅዶችን አቅደን ልናሻሽላቸውና ልናሳካቸው የምንፈልጋቸው ነገሮች ለማስቀደም በአዲስ መንፈስ የምንነሳበት ነው አዲስ አመት የኢብራውያን አዲስ አመት ሮሻሻና ሲጀምርም ቅዳችን ሁሉ እንዲሳካና ተግባር ላይ እንዲውል እንመኛለን እንጥራለን ቅዳችን ቅድ ሆኖ ብቻ እንዳይቀር ትልቅ ጥረት ማድረግ ይገባናል አዲሱ አመት ስኬታማ እንዲሆን የተለያዩ ተግባራትን ብናከናውን መልካም ነው ይላሉ ምሁራን ከነዚህ መካከለም የመጀመሪያው ከትልቅ መጀመር ነው በአዲስ አመት ትልቅ ጉዳይ ማሳካትና ስብ በመጀመሪያ ለዚህ እቅድ መሳካት የሚረዱ አነስተኛ እቅዶችንም አብረን ማውጣት ይኖርብናል ያለምንም መነሻ ትልቅ እቅድ ቢኖርን ያለ መሳካት እድሉ ከፍተኛ ይሆናል ሁለተኛ ለምን የሚለውን በአግባቡ አለማወቅ አንድ ነገር ለመስራት ወይም ለማሳካት ስናቅድ ለምን የሚለውን በአግባቡ መመለስ ይኖርብናል ለምን የሚለውን በአግባቡ መመለስ ከቻል አላማችን ላይ ለመድረስ የሚያስችሉን አማራጭ መንገዶችንም ለማየት ስለሚረዳን በተሻለው አማራጭ ያሰብነውን ማሳካት እንችላለን ሶስተኛ ለለውጥ ዝግጁ አለመሆን ለለውጥ ያካልም ያአምሮም ዝግጁነት ሳይኖር የሚታቀድ እቅድ ውጤት አይኖረውም ስለዚህ በተገቢው መንገድ ለጥሩ ነገር ራሳችንን ለመለወጥ መነሳሳት አለብን አራተኛ ለውጥን ዘላቂ አለማድረግ አብሮ የኖረን ልማድ ባንድ ጊዜ መለወጥ አስቸጋሪ ነው በመሆኑም ቀስ በቀስ ራስን አዲስ ከምንፈልገው ለውጥ ጋር እያለማመድን ዘላቂ ለውጥ ማምጣት እንችላለን አሁንም በድጋሜ መልካም አዲስ አመት መልካም በዓል ይሁንልን ሞቅ ደመቅ ያሉ ባህላዊ ዜማዎችንም እንጋብዛለን አድማጮቻችን ለሁላችንም በእያለንበት መልካም አዲስ አመት እንዲሆንልን በድጋሜ እንመኛለን አዲሱ አመት የሰላም የፍቅር የደስታ ይሁንልን ሁላችንም ያሰብነው የሚሳካበት አመት እንዲሆንልን እንመኛለን።

በአዲሱ ዓመት ራስን ለመለወጥ ቆርጠን መነሳት አለብን ይላሉ ምሁራን። አዲስ ህይወት ይዘን አዲሱን ዘመን ልንቀበለው ይገባል። ካምና ዘንድሮ ለውጥ ለማምጣት ዝግጅትና ውሳኔ ሲኖርን ዘመኑ አዲስ ይሆንልናል። አለበለዚያ ግን ያው አሮጌ ነው። ለመለወጥና አዲስ ለመሆን ዝግጅትና ውሳኔ የሚያስፈልጋቸው ነገሮች ራስን ለመለወጥ መዘጋጀት ነው። የወሰድነውን ለመመለስ፣ የያዝነውን ቂም ለመርሳት፣ የበደልነውን ለመካስ፣ የሰውን ልጅ ሁሉ ያለ ልዩነት ለመውደድ፣ ሐሰት ላለመናገር፣ ለመታደስ፣ በመንፈሳዊ ህይወት ለመጠንከርና ለመሳሰሉት ነገሮች ራሳችን ማዘጋጀት ይገባናል። አሮጌው ዓመት አልፎ አዲስ እየተተካ ከአንዱ ዓመት ወደ ሌላ ዘመን በእድሜያችን ቁጥር ልክ ተሸጋግረናል። በጨዋታችንና በትውስታችን ያሳለፍነውን ጊዜ በአይነ ህሊናችን እያየን አቤት ጊዜው፣ አቤት ዘመኑ እንዴት ይሮጣል እንላለን። ነገር ግን ጊዜ ወይም ዘመን በትክክል ይሮጣል ወይ? ጊዜስ ምንድን ነው? ተፈጥሮስ እንዴት ነው ብለን ብንጠይቅ መልሱ ሌላ ነው። አዎ፣ ጊዜ ተፈጥሮው ረቂቅ የሆነ አሃዝ ወይም ቁጥር ነው። ስለዚህ ለጊዜ ገጽና ህላዊ ሰጥቶ የእንቅስቃሴ ባህሪ እንዳለው እንደሚሮጥ አድርጎ ማሰብ ልክ ሊሆን አይችልም። ምክንያቱም ጊዜ ተፈጥሮው ረቂቅ የሆነ አሃዝ ወይም ቁጥር ስለሆነ የሰው ህይወት ጊዜ በተባለው አሃዝ ሲመጠን ልደት፣ እድገት፣ እርጅናና ሞት የተባሉ ክፍሎች ሲኖሩት እነዚህም የህይወት አውራ ጎዳናዎች ናቸው። ነገር ግን ዘመን ሲለዋወጥ የገዛ ባህሪውን ለቆ አይሄድም። ይህ ማለት ጊዜ ወይም ዘመን ለውጥ የሌለው ለውጥ ያካሂዳል። መለዋወጥ እያለ የለም ማለት ነው ይለናል ስለ አዲስ ዓመትና ጊዜ ስናነብ ያገኘነው መረጃ። ስለዚህ ዘመን የሚያረጅ አርጅቶም የሚታደስ አይደለም። እንግዲህ በተፈጥሮ ጊዜ ዑደቱን ሳያዛንፍ አሃዝ ብቻ እየጨመረ ይኖራል። ስለዚህ ራሱን በማይለውጥ ጊዜ ውስጥ የሚለዋወጥ የህይወት አውራ ጎዳና ያለንና ተለዋጭ በሆነ ዓለም ውስጥ ያለን እኛ ሰዎች ስለሆን የህይወት ለውጥ ሊታይብን ይገባል። አብዛኞቻችን መለወጥ በሌለው የጊዜ ዑደት ውስጥ ሆነን፣ ነገር ግን ስለ ጊዜ መለወጥ አብዝተን የምንጨነቅ ስለ ራሳችን መለወጥ የረሳነን። አንዳንዶቻችን የሰውን ህይወት በጊዜ ውስጥ የሚለውጠው በየዘመን መለወጫው በምንገዛው አዲስ ልብስ፣ ቤት ወይም ሌላ ቁሳቁስ፣ ወይም በምናዘጋጀው የድግስ አይነት፣ ወይም በምንገዛቸው ጌጣጌጦች፣ ወይም በሚኖረን የዚህ ዓለም ስኬት ይመስለናል። መለወጥ ቁሳዊ ለውጥ አይደለም፣ መንፈሳዊ እንጂ። አዲስ ዘመን ሲመጣ ዘመኑ ካለፈው ዘመን የተለየና እንደ ስያሜው አዲስ እንዲሆንልን ከፈለግን በሚመጣው ዘመን ውስጥ ራሳችንን አዲስ አድርገን ስንገኝ ነው። እኛ እስካልተለወጥን ድረስ ዘመኑ ቁጥር ከመጨመሩ በስተቀር ያው እንዳለፈው ሆኖ ያልፋል፣ ደግሞ ይመጣል። ይህ ማለት እኛ እስካልተለወጥን ድረስ የዘመን አዲስ የለውም ማለት ነው።

ሲኖረን ዘመኑ አዲስ ይሆንልናል አለበለዚያ ግን ያው አሮጌ ነው አድማጮቻችን በድጋሚ አዲስ አመት የሰላም የፍቅር የደስታ ይሁንልን ያሰብነው ሁሉ የሚሳካበት አዲስ አመት እንዲሆን እንመኛለን ፕሮግራማችን ይቀጥላል ዘናፈታ በሉልን መልካም አዲስ አመት

አድማጮቻችን በዜማው ዘና እንዳላችሁ ተስፋ እናደርጋለን። ቀጥለን በሮሻሻና ስለሚቀርቡ ምግቦች አጠር ያለ መረጃ እናቀርባለን። በሮሻሻና ዋዜማ ከሚቀርቡና ከሚበሉ የምግብ አይነቶች መካከል ያሳራስ፣ ማር በዳቦ፣ ተምር፣ ካሮትና የሮማን ፍሬ ዋነኞቹ ናቸው። እነዚህ የምግብ አይነቶች የሚበሉበት ራሱን የቻለ ልዩ ትርጉምና ምክንያት አላቸው። ያሳ ወይም የበግራስ ያሳው ራስ የሚቀርበው በአዲሱ ዓመት አምላካችን ለመልካም ነገር ሁሉ ራስ አድርገን ብለን መልካም ምኞታችን መግለጫ እንዲሁም እኛ ይሁዳውያን ራስ እንጂ ጅራት አይደለንም ማለትም የመጀመሪያ ህዝቦች እንጂ ተከታዮች አይደለንም ለማለት እንደሆነ ይነገራል። ማር በዳቦ በአዲሱ ዓመት አምላካችን ህይወታችንን እንደ ማር የጣፈጠ ያደርግልን ለማለት የምንመገበው ነው። የሮማን ፍሬ የሮማን ፍሬ ከ613 በላይ ፍሬዎች ስላሉት ፈጣሪ አምላክ መጪውን ህይወታችን እንደ ፍሬው ያብዛልን ለማለት ሲሆን በአብዛኛው በኦሪት የታዘዙ አድርግና አታድርግ የሚሉ 613 ትእዛዛትን ይወክላል ይባላል። ተምር የምንመገበው ፍሬው ጠንካራ ስለሆነ እኛንም እንደ ፍሬው ጠንካራ አድርገን ለማለት ነው። ካሮት የምንበላው በኢብራይስጥ ጌዘር የሚለው ቃል ስላለውና ይህም ግዚራ ወይም ፍርድ ከሚለው ቃል ጋር ተያያዥነት ስላለው አምላክ እስከ ዮም ኪፑር ባለው ጊዜ በሚሰጠው ፍርድ በመልካም መዝገብ እንዲያሰፍረን ለመመኘት ነው። እንዲሁም የካሮት ስር ወደ ታች ስለሚስፋፋ እንዲህ አስፋፋን ለማለት ነው። እንዲሁም ሌሎች የምግብ አይነቶች በዚህ ቀን ይቀርባሉ። ብዙ ቤተሰቦች በአንድ ላይ በመሰባሰብ ባህሉን የማክበር ልምድ አላቸው። የተከበራችሁ አድማጮቻችን በዝግጅታችን ዘና እያላችሁ እንደሆነ ተስፋ እናደርጋለን። ቀጥለን በሮሻሻና ሾፋር ወይም ቀንደ መለከት ለምን እንደሚነፋ አጠር ያለ መረጃ እናቀርባለን። በሮሻሻና የሚከናወነው ሌላኛው ሃይማኖታዊ ስነ ስርዓት የሾፋር ወይም ቀንደ መለከት የመንፋት ስርዓት ነው። በዚህ የሮሻሻና በዓል ላይ የሚነፋው ሾፋር የሚሰራው ቢያንስ አንድ ዙር ከተጠመዘዘ የበግ ቀንድ ነው። የቀንዱ መጠማዘዝ ታላቁ የእስራኤላውያን አባት አብርሃም ልጁን ይስሐቅን ፈጣሪ አምላክ እንዳዘዘው ሊሰዋው ባለ ጊዜ አምላክ ያደረገውን ተአምር ለማስታወስ ነው። በኦሪት ዘሁልቁ ምዕራፍ 29 ቁጥር 1 ላይ እንደተገለጸው በሰባተኛው ወር በመጀመሪያው ቀን የተቀደሰ ጉባኤ ይሁንላችሁ፣ የተግባር ሥራ ሁሉ አታደርጉበት፣ መለከት የሚነፋበት ቀን ይሁንላችሁ

አዲስ ዓመት ብሩህ ተስፋን ሰንቆ ይመጣል። አዲስ ዓመትን ስናስብ ሁሉም በአዲስ ዓመት አዲስ ተስፋ ፊት ለፊቱ የሚጠብቀው መሆኑን ገነዘባለን። እኛም በተስፋ ተሞልተን ነገ ጥሩ ነገር ለመስራትና ስራችን በቅድ መርተን ስኬታማ እንድንሆን ዛሬውኑ መነሳት ይገባናል። ዘመን ሲለወጥ ሁላችንም የተሻለ ነገር በመስራት ለሀገር ለወገንና ለራሳችን ጠቃሚ ዜጎች ልንሆን ይገባል።

ሆያ ሆዬ ጎትቶ አንቺ ሆዬ ያወረሰኝ ፍቅርሽ ነው ያጎረመሰኝ ጢም ካፊያ ካገጭ ብጉርዶፍ ከጉንጭ የፈላ ያጥለቀለቀኝ ሸክር ድምጽ ደርሶ ያነቀኝ ጨርቄን አስጥሎ ያሞቀኝ ፍቅርሽ ነው ማደገን ያሳወቀኝ አስታውሹ ስንተዋወቅ ከርሻችን ስንቀራረም ከልብሴ ስታላቅቂኝ ጉያዬ ባዶ አልነበረም ሳገኘሽ እንደ መስከረም ለመለም መለመላዬን ፍቅርሽ አስጌጠው ጉያዬን ለገላሽ መረማመጃ ወረሰኝ ጥቁር ስጋጃ ለጉያሽ የክብር ንጣፍ ለበስኩኝ የጠጉር ምንጣፍ ሁለት ወር እንዳለፈው ጾታውን እንዳለየሽል ሁለመናዬ ውሽልሽል ነበርኩኝ ባንቺ ሳልገኝ ፍቅርሽ ነው ወንድ ያደረገኝ ብዮችን ጉርጌ አስቀብሮ ነበልባል ጉድጓድ ጠበቀኝ ልጅነት የጣልኩበትን ለማደግ ማንሳቴ በጀ ሰምን ክር ሸማገላዬ ጧፍ ሆነ ተንቀለቀለ ነፍስሽ ከነፍሴ ተዘራች ስጋዬ ውስጥሽ በቀለ እኔ ወደ እኔ ፈሰስኩኝ ፍጥረቴ ተቀላቀለ አየ ልጅ ነገር እስከ ምል ያላንች ራሴን ስቃኝ ከጭቃ ቡኮዬ ነጥቆ ወደ ትንፋሽሽ ያነቃኝ ፍቅርሽ ነው ላዳም ያበቃኝ ገጣሚ ረዴት አሰፋ ሰናይ ይሁንልን አሮጌው ዘመን አልፎ አዲሱ ሲተካ መሬቱ ጠፈፍ ሲል አደዩ ሲፈካ ሀገር ሰላም ትሁን ክፋት ተንኮል ይጥፋ መልካም ነገር ይብዛ ሰናዩ ይስፋፋ የተፈጥሮ ጸጋ ድንቅ የባህል ትውፊት አውዳመት ሲመጣ ሊያበስርልን ሐሴት ክፉ ነገር ይውደም ሀገር ሰላም ትሁን ህዝቡ ምድር ይሙላ መልካም ነገር ይስፈን ልጆችም ይደጉ ይብቁ ለቁም ነገር ተቃሚ ሁኑ ለወገንና ሀገር ጨለማውም ይጥፋ ፋኖስ ይብራ ባለም እኩይ ሐሳብ ይደምሰስ ይስፈን ፍቅር ሰላም እቅዱ ይተግበር ይብቃልን ለስኬት መልካም ነገር እንስማ ይጥፋ የወሬ ሬት እኛም በአዲስ ራይ ሆብለን እንዝመት ለሀገርና ወገን መልካም እንስራበት አልጋችንም ይሙቅ ከንፈራችን ይውዛ መዋደድ ይስፋፋ ፍቅራችንም ይብዛ አዲስ ዓመት ሲመጣ ዘመኑ ሲበሰር ከህልዋ በላይ ካልባሳት ባሻገር ልብ ንጹ ይሁን ይልበስ መልካም ነገር የንቁጣጣሽ ዜና በሀገር ሲሰማ ይዘፈን በሁሉም የሰላም ዜማ ይድረሳ መጥፎው ቀን ይምጣ ሰናይ ውለት ያዳም ዘር በሙሉ ዘመኑን ይደሰት እልልበይ ሀገሬ ዝማሬሽ ይድመቅ ከፍ ብሎ ይውለብለብ ያንቺ ልዩ ሰንደቅ እልልበይ ማማ ሐሴትን ግለጭ በአዲስ መንፈስ ብስራት ዘላለም አጊጭ ሰናይ ዘመን ይሁን መልካም ይሰፍንበት ሰላም ብልጽግና ፍቅርም እናይበት ይባረክ አመቱ ውብ ነገር ይብዛበት እድሜ ጤና ሰጥቶ ከርሞን እንይበት እድሜ ጤና ሰጥቶ ከርሞን እንይበት መልካም አዲስ አመት እንኳን አደረሰ እንኳን አደረሰ

የተከበራችሁ አድማጮቻችን፣ አዲስ አመት ወይም ሮሻሻና ብለን ያቀረብነው የመዝናኛ ፕሮግራም ይመስላል። ለተከታተላችሁን ከልብ እናመሰግናለን። አዲሱ አመት የሰላምና የፍቅር እንዲሆን በድጋሚ እንመኛለን። በመጪው አመት ደግሞ በአዲስ ፕሮግራም የምንገናኝ እንዲያደርገን እንመኛለን። ሰናይ ዘመን፣ ሰናይ ጊዜ፣ መልካም አዲስ አመት።